0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ሰላም የተከበራችሁ አድማጮቻችን እንደምን አደራችኋል። ነው የዕለት ሐሙስ የጧት ስርጭታችን ይዘን ቀርበናል። ከዛ በፊት ዛሬ ዕለቱ እንደ ብራያን ዘመና ቁጣጥር ዮም 5 ካፍዘን በያር ታፍሽን ፔቫብ እንደ አውሮፓ ዘመና ቁጣጥር ማይ 14/2026 እንደ ኢትዮጵያ ዘመና ቁጣጥር ግንቦት 6/2018 ነው። የቴክኒክ ባለሙያችን ናቲ ብላንኬቲ ስቱዲዮ ተረኛቸው ባይነኝ። ለተለመደው ስርጭታችን እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ እንደተለመደው ዜና ይነበባል። ክርስቶስ ለአንባቢያን ምን ይዞ ቀረብ ምሉት እንመለከታለን። በማከታተልም የሀገራችን ተጨባጭ ሁኔታ ፖለቲካ ትንታኔ እንዲሁም በዛሬው ዕለት ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ የነበሩ ወገኖቻችን የተሰውቱን ምክንያት መታሰቢያ ቀን በዛሬው ዕለት በኢየሩሳሌም መታሰቢያ ይውላል። በዚህም ሰፋ ያለ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን አሁን ወደ ዜና ወስዳችኋለሁ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ በአንበሳው አገሳ ዘመቻ ወቅት በተባበሩት አረብ ኤምሬት ጉብኝት ማድረጋቸው ይፋ ሆነ። መከላከያ ሰራዊት በደቡብ ሊባኖስ የሚያደርገውን ዘመቻ ቀጥሏል። የጥምር መንግስቱ ሊቀመንበር የክኔሴት አባል ኦፊር ካትዝ ለክኔሴት የሚበተንበትን ህግ አቀረቡ። ለጉብኝቱ ውጭ ሀገር የሚገኙ እስራኤላውያን በመኪና አደጋ ተጎዱ። አሜሪካ የውጭ ጉዳይ ሚኒስትር ሮቢ የአሜሪካ ቻይናን አትፈልግም በኢራን ዙሪያ ቻይናን አትፈልግም ሲሉ ምን ተናገሩ የሚሉት የጧቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከአንበሳው አገሳ ዘመቻ ወቅት በተባበሩት አረብ ኤምሬት መጎብኘታቸው በትናንትናው ዕለት ይፋ ሆኗል። በትናንትናው ዕለትም ጠቅላይ ሚኒስትር ቢንያሚን ናታንያሁ በተባበሩት አረብ ኤምሬት በሚስጥራዊ ደርሰው ጉብኝት አግኝቶ መመለሳቸው ይፋ በሆኑ አነጋጋሪነቱንም ቀጥሏል። በተለይ ደግሞ የኢራን የውጭ ጉዳይ ሚኒስትር አርካቺ እንዳሉትም በተባበሩት አረብ ኤምሬት ላይ ዛቻ ዝተዋል። የተባበሩት አረብ ከእስራኤል ጋር ያላትን ሚስጥራዊ ግንኙነት በዝምታ አናልፎም ሲሉም ተናግረዋል። ንግግራቸውን በመቀጠልም በዚህ ዙሪያ እጃቸው ያለበት ሁሉም ከፍተኛ ዋጋ ያስከፍላቸዋል ሲሉ ተናግሯል። የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትር በጉዳዩ ላይም ሐሰት ነው ሲሉ ማስተባበያ አውጥቷል። ቀደም ብሎም በተባበሩት አረብ ኤምሬት በዚህ ዘመቻ ከወቅት የእስራኤል የሞሳድ ዋና ኃላፊዎች ባርኒያ በዚህ አካባቢ ጉብኝት አድርገው እንደነበር ተጠቅሷል። እንደ ውጭ ሀገር ዜናም እንደውም በዚህ ጉብኝት ጊዜ በእስራኤልና በተባበሩት አረብ ኤምሬት ያለው ግንኙነት የበለጠ በመጠናከሩ ምክንያት የጸረ ሚሳኤል እስራኤል ሰራሹንም ለአረብ ኤምሬት እስራኤል አሳልፋ እንደሸጠች የሚናገሩት ማሉ። ይሄንም እስካሁን ድረስ እስራኤል በዚህ ዙሪያ ያለችው ነገር የለም። መከላከያ ሰራዊታችን በደቡብ ሊባኖስ የሚስጡን እርምጃ እንደቀጠለ ነው። ምንም እንኳ የተኩስ አቁም ስምምነት ከሊባኖስ ጋር ቢኖርም መከላከያ ግን በደቡብ ሊባኖስ የሚስጡን እርምጃ በመቀጠል የተለያዩ አደጋ ሊደርሱ የሚችሉትን ነገሮች እያመከነ ይገኛል። በተለይ ደግሞ በትናንትናው ዕለት ሰራዊታችን ደቡብ ሊባኖስ ውስጥ በሚደርሰው ዘመቻ ከላተኒ ወንዝ በመሻገር እስከ 10 ኪሎ ሜትር ድረስ ዘልቆ መግባቱ ታውቋል። ሂዝቡላ ሲጠቀምበት የነበረውን ከተማንም አንድ የልብስ ሱቅ ውስጥም ዋሻ መገኘቱና ሂዝቡላ በዚህ ዋሻ ወደ ሰሜኑ የሀገራችን ክፍል የሽብር ፈጠራ ድርጊቶችን ሲያደርግበት የነበረና ሲያስወነጭፉበት የነበረ እንደሆነ ታውቋል። ይህም ከ25 ሜትር ድረስ ርቀት ያለው ዋሻ መገኘቱ ተገልጿል። ሂዝቡላ በደቡብ ሊባኖስ በሚገኝ ሰራዊታችን ላይም የሽብር ጥቃት ለማድረስ በተለያዩ የሽብር ፈጠራ ስራዎችም እያካሄደ ይገኛል። በተለይ ደግሞ እነኚህ ትናንሽ ድሮን ያል ምንጠራቸው በእነሱም ጥቃት ለማድረስ እየጣረ ነው። መከላከያ ምንኝ ነገሮችን አስቀድሞ ማምከኑን ቀጥሏል። የጥምር መንግስት ወደፊት ወደ ምርጫ መሄድ መሆኑን እስካሁን ደስ ይነጋገሩበት የነበሩትም በትናንትና ሁለት የጥምሩ መንግስት ሊቀመንበር የክኔሴት አባል ኦፊር ካትዝ ለክኔሴት ላይም ሚክኔሴቱ የሚበተንበትን ህግ አርቀ አስጠንቅቀው አቅርበዋል። ይህም በጥምሩ መንግስት ፓርቲ መሪዎች ስምምነት በሆነ ሁኔታ 25ኛውን የእስራኤል ክኔሴት ለመበተን ወደ ምርጫ ለመሄድ የክኔሴት አባል ኦፊር ካት ረቂቅ ህጉን በ መስማማት በትናንትና ሁለት ለክኔሴት አቅርበዋል። በህጉ መሰረትም የምርጫ ቀን በቅርቡ ይወሰናል። ይህ የተደረገበት ዋናው ምክንያትም ወደ ምርጫ ቀን ከመሄዳችን በፊትና በዚህ ወቅት ያለውን ሁኔታ ሂደት በበላይነት ሆኖ ለመቆጣጠር ታስቦ እንደሆነም ተገልጿል። ተቀናቃኝ ፓርቲዎችን በበኩላቸው ክኔሴቱን ለመበተን የራሳቸውን ሂደት ለክኔሴት እንደሚያቀርቡ ተጠቅሷል። በዚህ ዙሪያም በጠቅላይ ሚኒስትር ቤንያሚን ኔታንያሁና በጥምር መንግስቱ መካከልም የፊቱ ምርጫቸው የምርጫው ቀን ከጥቅምት 7 ይቅርታ ምርጫው ቀን በመስከረም ወር እንዲሆን ፍላጎት እንዳላቸውና በተለይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ጥቅምት 7 የሚያደርሰውን ቀን ለምርጫ እንደማይፈልጉት ከወዲሁ እየተገለጸ ይገኛል። ለጉብኝት ውጭ ሀገር የሄዱ የእስራኤላውያን ላይ በደረሰ የመኪና አደጋ አንዲት እስራኤላዊት ሕይወት ማለፉ ተገለጸ። በመካከለኛው አሜሪካ የምትገኘው በፓናማ ከተማ በጉብኝት ላይ ያለች አንዲት እስራኤላዊ በደረሰ የመኪና አደጋ ሕይወቷ ሊያልፍ ችሏል። በዚህ የመኪና አደጋ 5 ሌሎች እስራኤላውያን ሲቆስሉ አንዱ በጽኑ ቆስሏል። 4ቱ ቀላል የመቁሰል አደጋ ደርሶባቸዋል። በቦታው ወደሚገኝ ሆስፒታል በመሄድም ህክምና እርዳታ እየተደረገላቸው ይገኛል። በዚህ አደጋ አውቶቡስ፣ ሚኒቡስ ወይም ቀላል አውቶቡስና የቤት መኪና ጋር የደረሰ መኪና አደጋ እንደሆነ ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሲን ለይፋይ ጉብኝት ወደ ቻይና መጓዛቸው ትናንት ይፋ መሆኑ ይታወቃል። በአሁኑ ሰዓትም ከቻይናው ፕሬዚዳንት ጋር ውይይት ያደረጉ ነው። ቀደም ብሎም የአሜሪካ የውጭ ጉዳይ ሚኒስትር እንዳስተዋወቀው አሜሪካ ቻይና በኢራን በኩል ያለውን ተጨባጭ ሁኔታ ምንም አይነት እርዳታ ከቻይና አትጠይቅም ሲሉ አስቀድመው ተናግረዋል። ከኢራን ጋር ያለውን አለመግባባት ለሰላማዊ መንገድ ለመፍታት አሜሪካ ቻይናን አትጠይቅም፣ የቻይና እርዳታም አያስፈልገንም ሲሉ ተናግረዋል። በአንጻሩ ግን ቆይቶ እንደወጣ ዜና ከሆነ በተለይ የሆርሙዝ መተላለፊያ በር ላይ ቻይና ከኢራን ጋር ያላትን ወዳጅነት በመጠቀም የራሷን አስተዋጽኦ እንድታደርግ ፕሬዚዳንት ዶናልድ ትራምፕ የቻይናውን ፕሬዝዳንት ይጠይቃሉ ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ ሚኒስትርም ከፎክስ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ይህን አስታውቀዋል። በመጨረሻም የአየሩ ጸባይ ሁኔታ ከነበረው የሙቀቱ መጠን ይጨምራል። በተለይ በዛሬው ዕለት ደግሞ ከሙቀቱ መብዛት አንጻር ሐሩር ይሆናል ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 31 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 32፣ ሃይፋና አካባቢዋ 30፣ ቤርሼባና አካባቢዋ 36፣ ኢላት እስከ እኩለ ቀን ድረስ 40 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን የጠዋቱ ዜና እስካሁን ነበር።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋስቶሽ ላምባቢያን ይዞ ቀረው ቢልትን መለከታለን። ከዛ በፊት ግን በዛሬው ዕለት ቀደም ሲል እንዳስታወቁትም በዜና ወጃችንም በዛሬው ዕለት ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለተሰዉ ወገኖቻችን መታሰቢያ ቀን ነው። እነኚህ በእውነት መታሰብ መዘከርም አለባቸው። ነፍሳቸውን ይማር እያልን ወደ ኋላ ሰፋ ያለ በዚህ ዙሪያ ውይይት ይኖረናል። ወደ ጋስጦች አምድ በምንመጣበት ሰዓት ጋስጦች ላምባቢያን ምን ይዞ ቀረው የሚለውን ስንመለከት በተለይ አራቱም ጋዜጣ ሲፊል ለፊት ላይ ያሉት በሰፊው የዘገቡት ሀገራችን ወደ ምርጫ መሄዷና በአለፉት ሶስት ቀናት በተለየ አህዶታ ተወራ የተሰኘ የሚጠራው ፓርቲ ክንሴት እንዲበተን በሚል ያቀረቡትን ሀሳብ በመቀበል ወደ ምርጫው በተለይ ከተወሰነለት ጊዜ በፊት ከሁለት ወር በፊት እንደሚሆን የተነገረ ይመጣል። በዚህ ዙሪያ ሁሉም ጋዜጣ በመጀመሪያ ሽፋናቸው ላይ በትልቁ የጻፉት እና ያስታወቁት ነው። እንግዲህ ወደ አያንዳንዱ ገብተን እንመለከታለን። ማሪብ ስንጀምር ውርጫ ወደ ምርጫ ወይም ለምርጫ በማለት በሰፊው በማስቀመጥ የአህዶታ ተወራ ለዚህ አሁን በፍጥነት እንዲሄድ ላደረጉት የእሳቸውን እንዲሁም የራብ ደሪ እንዲሁም የጠቅላይ ሚኒስትር ቤሚን ናታኑ ፎቶግራፍ በማስቀመጥ ተጽፏል። በዚህ ላይም እንግዲህ ኦፊር ካትስ የጥምር መንግስቱ ሊቀመንበር ለክነሴት በትናንትናው ዕለት ወደ ምርጫ የምንሄድበትን ህግ የሚያበስር ይዘው እንደቀረቡ የሚናገር ይታያል። ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት ወደ ቻይና ማምረታቸውን በዚህ ጋዜጣ ላይም ተጽፏል። በተለይ እሳቸውም ወደ ቻይና ሲሄዱ ከፍተኛ የአሜሪካን ኢኮኖሚ የሚያንቀሳቅሱ ነጋዴዎች ባለሀብታሞችን ጨምረው ይዘው እንደሄዱ በዚህ ጽሑፍ ላይም በሰፊው ተጽፎ ይታያል። ከመሬት በታች ሱቅ መስሎ ከመሬት በታች ግን ዋሻ ያለበት ቤት በማለት በዚህ ዙሪያም በሊባኖስ በደቡብ ሊባኖስ ውስጥ መከላከያ ሰራዊታችን በሚወስዱ እርምጃ ዙሪያም በሰፊው የተጻፈ ጽሑፍ አለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምርጫው በሴፕቴምበር ወር በመስከረም ወር እንዲሆን ጥረት እያደረጉ ነው የሚል ጽሑፍ እናያለን። እዚህ ላይ በተለይ በትናንትናው ዕለት ክንሴት ህግ እንደሚያስገድደው የክንሴቱ አባል ወይም የጥምር መንግስቱ ሊቀመንበር የሆኑት ኦፊር ካትስ ክንሴቱ እንዲበተን የሚል ህጉን በማስመልከት ለክንሴት ያቀረቡት አለ። በዚህ ዙሪያም ጠቅላይ ሚኒስትሩ ግን ሰፕቴምበር አካባቢ ምርጫው እንዴት ማለት የመስከረም ወር እንዲሆን ፍላጎት እንዳላቸው በአንድ ላይ በተለይም በመስማማት ይህን ቀን ለማስጠቅ ጥረት እያደረጉ ይላል። በተለይ የአህዶታ ተወራ የተሰኘ የሚጠራው ፓርቲ የሃይማኖተኞች ተማሪዎች ወደ ወታደር ቤት ለመውሰድ ለማስገባት የሚደረገው ጥረት ስለከሸፈ ብቻ በዚህ ዙሪያ ወደ ምርጫ እንሂድ በማለት የኒህ የሃይማኖት መሪ የተናገሩትን ቃል ምክንያት በማድረግ ነው አሁን በፍጥነት ወደ ከተያዘለት ውጪ ከሁለት ወር አስቀድሞ ማለት ነው ይሄ ምርጫ ሊደረግ አሁን ሩጫ ላይ ያለው። በተለይ እኒህ የሃይማኖት መሪ እንደተናገሩትም እስካሁን ድረስ ከጠቅላይ ሚኒስትር ቢያሚን ናታኒያሁ ጋር የነበረን ጥምር ግንኙነት ያበቃለት ነው። ከአሁን በኋላ ግን ማንኛውም ፓርቲ እኛን የምንፈልገውን ሊያሟላልን ከቻለ፣ በተለይ ተማሪ ልጆቻችን ወደ ወታደር ቤት እንዳይገቡ የሚለውን ህግ የሚያጸድቅልን ፓርቲ ከመጣ ከሱ ጋር አብረን በመሆን መንግስት ማቋቋም እንችላለን። እስከዛ ድረስ ግን ያው ከሊኩድ ፓርቲ ጋር ብቻ ፍላጎት ነበረን። ካሁን በኋላ ግን ይህን ሰርዘናል አንሰተናል በማለት ለነኚህ ተቀናቃኝ ፓርቲዎች በተለይ የሃድ የተባለ የሚጠራው የላፒድና የቤኔት ፓርቲ እንዲሁም ሊበርማንም አሉ፣ የአይር ጎላን ዲሞክራቲ ፓርቲ አሉ፣ የሺር የአይዘንኮርት ፓርቲም አሉ። እነኚህ መሪዎች ከወዲሁ አስቀድሞ እያሳወቋቸውና መልእክት የላኩላቸውም ይመስላል።
በዚህ ዙሪያ በእነሱ መካከለም ሽኩቻ እንደቀጠለ ነው። በአንድ የኢራንን ምክንያት በማድረግ በተለይ በኒውዮርክ ታይምስ በአሜሪካ የታተመ የሚወጣው ጋዜጣ እንደሚያሳውቀው ከሆነ ኢራን እጅ ከመስጠት እጅ ለመስጠት አልተቃረበችም። እንደውም ገና ብዙ ያልተነኩ መሳሪያ እንዳሏትና በዚህ እስራኤልና አሜሪካ በወሰዱት ጦርነትም ምንም አይነት ለውጥ የመጣ የለም በማለት በሰፊው ለአንባቢያን ይዞት የቀረበው ጽሑፍ በከፍተኛ ደረጃ አነጋጋሪ የሆነ ይገኛል። በተለይ ደግሞ የፕሬዚዳንት ዶናልድ ትራምፕን መንግስት የሚወቅስ ነው። ለዚህ ጦርነት የወጣንበት ብዛት ብዙ ብር አሜሪካ ብዙ ዋጋ አስከፍሏታል፣ ነገር ግን እስካሁን ደስ የተገኘው ድል ውጤት አሜሪካ አይደለም በማለት ያስጻፉት ይህን የፕሬዚዳንቱም በእጅጉ የሚናገሩት ምንድን ነው? የተገኘውን ድል ጥላሸት ለማልበስ እና ለማንኮታኮት የሚደረግ ጥረት እንጂ መረጃው ትክክል አይደለም በማለት ይናገሩ። እንደውም ይሄ ታሪካዊ ድል ነው በማለት ይደመድሙታል። ፕሬዚዳንት ትራምፕ ይህን አስመልክቶ ወደ ቻይና በትናንት ሮልስ በሩ አለኝ፣ ይሄም ኢራን ብቻ ሳትሆንም ሲን ከአሜሪካ ጋር ያላትን ግንኙነት የበለጠ ለማጠናከር በተለይ ደግሞ በንግዱ ወይም በንግዱ እንቅስቃሴ ዘርፍ ጥሩ እንቅስቃሴ ለማድረግ አቅደው የሄዱበት ምክንያት ነው። ፕሬዚዳንት ትራምፕ ወደዚህ ጉብኝት ለመሄድ አስበውት የነበር በቀደም ብሎ ነበር፣ ነገር ግን ከኢራን ጋር በተከሰተው ጦርነት ምክንያት ይህ ጉብኝታቸውን ለትናንትና እንዲሆን አድርገውታል። ያም በድል ኢራንን በማሸነፍ ወደዚህ ጉብኝት ይሄዳሉ ብሎ አስበውት የነበረም አልተሳካላቸውም ሲል እዚህ ጋዜጣ ላይም በትልቁ ጽፎት እናያለን። ወደ የዲዮ

ጠቅላይ ሚኒስትር ቢንያሚን ኔታንያሁን አልፈልግም ብለው መሄዳቸውን የሚያሳይ ከነ ምስል ፎቶግራፎች እንሞታለን እንጂ ወደ አታድር ቤት አንገባም የሚል መፎክር ይዘው እንደሚሄዱ የሚያሳይ ጽሑፍም ከነ ምልክቱ አለ። ምርጫውን በተመስመልክት በሰፊው የጻፈው ጽሑፍ አለ። በመከታተልም እስራኤልና ሊባኖን ተወካዮች በዛሬ ሁለት ዋሽንግተን በመገኘት የሰላም ድርድሩን ይቀጥላሉ ተብሎ ይተበቃል። ቀደም ሲል ባለፈው ሳምንት ስንወያይበት እንደነበረው የሊባኖስ መንግስትን በዚህ ዙሪያ አንዳንድ መስፈርቶችን ሲያስቀምጡ ሰምተን ነበር፣ አዳምጠን ነበር። ዛሬ ያው ወደ ሰላም ለመነጋገር ዋሽንግተን ውስጥ ተቀምጧል። በመርጫውም በመምጣት በዛሬ ሁለት በኢየሩሳሌም እንግዲህ ኢየሩሳሌም የተዋሃደችበት 59ኛ ዓመት ነው። ዛሬም እንደተለመደውም እንደ ማሶሬት እንደ ህግ ወይም እንደ በዓል ተደርጎ የሚወሰደው የባንዲራን ከፍ አድርጎ በኢየሩሳሌምን በተለይ የጥንቷን ኢየሩሳሌም ከተማ መዞር በዝማሬ በጭፈራ የሚዞር ስነ ስርዓት አለ። በዚህ ዙሪያም ስጋት ስላለ በተለይ አንዳንድ የክርስትና ሃይማኖት ተከታይ የሆኑ ቦታዎች መዘጋታቸውን በዛ አካባቢ የሚያሳይ ጽሑፍ አለ። ምክንያቱም በዛ አካባቢ ምናልባት በእምመናን መካከል ግጭት እንዳይኖር ስጋት በማድረግ ነው። ከእስልምና ሃይማኖት ተከታዮች ጋርም ቢሆንም ከፍተኛ ስጋት አለ። በየአመቱ ይህ የሚጻድ አደጋሊም የሚሉት ወይም የባንዲራ ማውለብለብ ጉዞን በማስመልከት ሁሌም በየአመቱም የሚደረግ ስርዓት እንደሆነ ግን ከፍተኛ መነጋገሪያ መሆኑም ደግሞ የቪኳህ ወይም የመከራከሪያ የአምባጓሮ የማስነሻ ሁኖም ይታያል፣ ይወሰዳል። ይህን በሰፊው የዲዮት አሮኖትን በዚህ ዙሪያም እስካሁን ስን የጻፈው ይህ ነው። ወደ እስራኤል ሀዮም በምንመጣበት ሰዓት በእስራኤል ሀዮም በከፍተኛ ደረጃ የጻፉት ፕሬዚዳንት ዶናልድ ትራምፕ እና የምርጫን ሁኔታ ነው። መከላከያ ሰራዊታችን በደቡብ ሊባኖስ የሚወስደውን እንቅስቃሴ በማስመልከት በተለይ የአሁኑ ሰዓት በአንድ ከየሃደቃ ጉዞ በሚመስል ሁኔታ ከሊባኖስ እስከ ሰሜኑ የሀገራችን ክፍል ድረስ በየሃደቃ በሚወስድ ጊዜ ብቻ ሂዝቡላ አንድ የልብስ ሱቅ በማስመሰል ነገር ግን ውስጡ ግን እስከ 25 ኪሎ ሜትር ድረስ የሚጓዝ ዋሻ የተቆፈረበትና ከዛ ሁኔ ሽብር ፈጥራ ድርጊት ማለት እንግዲህ 6 ኪሎ ሜትር ርቀት ማለት ነው ከሞላ ጎደል ከእስራኤል ደንበር ከሰሜኑ የሀገራችን ክፍል። ከዛው ነው ግን የሽብር ፈጠራ ድርጊቱን ሲያካሄድ እንደነበር የሚያሳዩ ምልክቶች ታይቷል። እንደዚህ አይነት ዋሻም ተገንቷል። ከላይ ሱቅ፣ ከታች ግን የሽብር ፈጠራ ድርጊት የሚያደርጉበት። ከዛ ኢራን እያጠቃጫቸው ያሉ የፋርስ ባህረ ሰላጤ ሀገራትን በማስመልከት በሰፊው የተጻፈ ጽሑፍ አለ። ከእነዚህም የተባበሩት አረብ ኤምሬት፣ ካታር እንዳለችበት፣ ባህሬንም ኩዌት በማስከተል ሳዑዲ አረቢያም እነኚህን ሀገራት ኢራን በጦርነቱ ወቅት በከፍተኛ ደረጃ በተለይ ወደ ተባበሩት አረብ ኤምሬት ላይ በከፍተኛ ደረጃ ጥቃት ያደረሰችበት ነው በማለት ይህን የሚያሳይ ጽሑፍ አለ። በኢራን ውስጥም በአሁኑ ሰዓት ያሉ መሪዎች የትኛው መሪ ነው የበለጠ አክራሪ በማለት እርስ በራሳቸው ሽኩቻ እንደጀመሩ የሚል ጽሑፍም በዚሁ በሰፊ ተጽፏል። ክነሴት ምርጫም በማስመልከትም በዚሁ የተጻፈ ሁኔታ አለ። በተለይ ኢየሩሳሌም የተዋሃደችበትን 59ኛ ዓመት ምክንያት በማድረግ በጥንቲቱ ኢየሩሳሌም የሚኖሩ የአረብ እስልምና ሃይማኖት ተከታዮች ዙሪያ ያለውን ሁኔታ በኢራት ኢየሩሳሌም ወይም ኢየሩሳሌም ከንቲባ እያስተዳደረ እንዳልሆና በዛ እንዳውም እጁ እንዳጠረ የሚያሳይ ሁኔታ አለ። ከ60 እንግዲህ ወደ 60 ዓመት እየተጣጋን ነው። በዚህ ውስጥም በተለይ በዚህ የአረብ መንደሮች ውስጥ ምንም አይነት ስራ የማስከበር ሁኔታ እንደሌለና ብዙ ገንዘብ በጥቁር ገበያ እየተንሸራሸሩ እንደሆን በዚህ ዙሪያም ሀገሪቱ ወይም ከተማይቱ ልታገኝ የምትችለውን ግብር እያሳጣት ነው። ይህም የሚያሳየው የከተማዋ ከንቲባ ሙሉ በሙሉ ይህን አካባቢዎችን ባለመቆጣጠርና
ባለማስተዳደር

ደሩ ምክንያት ነው በማለት በሰፊው ተጻፈ ጽሑፍ አለ። ወጣቶች ትምህርት ቤትን በማስመልከት ናልባት የረፍት ጊዜያቸውን በማራዘም ወደ ስድስተኛ ወር ውስጥም ትምህርት ቤት ሳይዘጋ ከአሁን በፊት ሲወጡበት እንደነበረው በመቀነስ የረፍት ጊዜያቸውን በመቀነስ የትምህርት ጊዜያቸውን ለማራዘም ጥረት እየተደረገ እንደሆነ በተለይ ጠቅላይ ሚኒስትር ቢናሚን ናታንያሁ የትምህርት ሚኒስትር የኢዱኬሽን እና የገንዘብ ሚኒስትር በጻለ ስሞትሪች በሰፊው የተወያዩበት ይገኛል ይላል እዚህ ገጽ ላይ እንደተጻፈው። ወደ ሀሬት በምንመጣበት ሰዓት ሀሬትም በተመሳሳይ መልኩ ሁሉም የጻፈበት ነው። ምንም የተለየ አዲስ ነገር ያስቀመጠው የለም። ክብራትና ክብራን አድማጮቻችን ከሞላ ጎደል ባጭሩ ገጾች ለአንባቢያን ምን ይዞ ቀረቡ የሚሉት የስካውኑ ነበር።

የተከበራቸው አድማጮቻችን አሁን ደግሞ ቆየት ብለን ከተለይ በዛሬው ዕለት መታሰቢያ ቀን ሆኖ የሚከበረውን እንግዲህ ኢየሩሳሌም የተዋሃደችበት ቀን ነው። ሁለተኛ ደግሞ የኢትዮጵያ ይሁዳውያን ወደ እስራኤል ሀገር ሲመጡ መንገድ ላይ ተሰውበት መታሰቢያ ቀን ተብሎ ተወስኗል። ይህ ውሳኔ ይህን ቀን ለመወሰን የተደረገው ከፍተኛ ውጣ ውረድ ቀላል አይደለም። በዚህ ዙሪያም በዚህ ትልቅ አስተዋጽኦ ካደረጉትም አንዱ አቶ ኦሪ ረዳን ከትንሽ ደቂቃ በኋላ ይዘን ቀርባለን። የሚገርም ሁኔታ ግን ቀደም ሲል ገጾቿም ተመልክ ስመለከት ነበር። ሁላችሁም ያው እንዳዳመጣችሁኝ አንድ ጋዜጣ ላይ እንኳ ይህን የኢትዮጵያ ይሁዳውያን የከፈሉትን መስዋዕት መታሰቢያ ቀን መሆኑን ያውስ አንድ ጋዜጣ የለም። በጣም የሚገርም ነው። በትናንትና ሁለትም በቴሌቪዥን ጣቢያዎችም በተለያዩ ቴሌቪዥን ጣቢያዎችም ተከታትል ያለው ስለዚህ ጉዳይ የተነገረ ጉዳይ የለም። ለምን? ያንዳንዳችን ጠይቀው ጥያቄ ነው። እስኪ ከትንሽ ደቂቃ በኋላ ተመልሰን እንመጣለን።

0: ቀደም ሲል ተከብራችሁ አድማጮቻችን እንዳስተዋወቅኩት በተለይ በዛሬው ዕለት ኢትዮጵያ ይሁዳውያን ወደ ቅድስት እስራኤል ሀገር ሲመጡ መንገድ ላይ ተሰውት የነሱ መታሰቢያ ቀን ነው። በዚህ ዙሪያ ይሄ ቀን እንዲከበር ለዚህ ቀን እንድንደርስ ከፍተኛ አስተዋጽኦ ካደረጉት ከታገሉት አንዱ አቶ ወሪ ረዳ ናቸው። መስመር ላይ ይገኛሉ። እንደምን አደሩ አቶ ወሪ ረዳ?
1: እግዚአብሔር ይመስገን። ተላቸው እንደምን
0: ናቸው? ነኝ። እሺ፣ እንግዲህ አንተ ያልኩ እንድናወራ ፍቃድ ይሁንልኝ በቅድሚያ።
1: አረ ምንም ችግር የለም። እኔ በዚህ እንቅስቃሴ ስለሆነኩበት ነው እንጂ አዛውንት ትልቅ ሰው የሚባል ሰውም አይደለሁም። ለወላጆችም የመጨረሻ ልጅ ነኝ።
0: አይ መቼስ እንግዲህ አንተ ዘሎ አንተ ማለቱ ባህላችንም ትንሽ አልተማርንም ወይም አላስተማሩንም። ይሄ እንደ ሌላ ነው የሚቆጠረው። አንቱ ብሎ ከዛ ወደ አንተ መምጣቱ ግን ይበለጠ የተከበረና እንግዲህ ባህላችን ከሰጡን ስነስርዓት ብዬ ነው የምወስደው እኔ። አመሰግናለሁ ስለሁሉም። ኦሪ እንግዲህ ከአንተ ጋር መነጋገር የምንፈልገው ቀደም ሲል እንደተናገርኩትም ይህ ቀን በጣም ለኢትዮጵያ ይሁዳውያን ትልቅ ታሪካዊ ቀን ነው። ኢትዮጵያ ይሁዳውያን ለዘመናት ወደ ቅድስት ኢየሩሳሌም እንመለሳለን ወደ ሀገራችን እያሉ ሲያልሙ ሲጸልዩባት የነበረችው ኢየሩሳሌም ነች። በዕለቷ ዕለትም ኢየሩሳሌም በተዋደችበት ቀንም እንደዚህ መንገድ ላይ ለተሰውት ወገኖቻችን መታሰቢያ ቀን ሆኗል። እዚህ ቀን ለመድረስ ከፍተኛ አስተዋጽኦ ከከፈሉት አንዱ አንተ ነህ። እስኪ እንዴት ነበር በቅድሚያ ለአንተ ይህ ቀን ምን ማለት ነው? ከዛ ወደዚህ ቀን መወሰን ሁኔታ የነበሩን ውጣ ውረድ።
1: ይሄ ቀን ለእኔ የደስታ የትካዜ ድብልቅልቅ ያለ ብዙ ስሜትን የሚያስተባብር የሚያቀነባብር ቀን ነው። ይሄ ቀን እኔ አስታውሳለሁ ለመጀመሪያ ጊዜ ኤቨን ፒና ወይ መሰረታዊ ድንጋይ ስናስቀምጥ በኪቦስ ራማት ራሄል እዚህ ቦታ ነው ሲባል እና የሙታን ቤተሰቦች የትግል አጋሮች በወቅቱ የተሰማን ስሜት ትልቅ ስሜት ነበር። በእርግጥ ወገኖቻችን በባህላቸው በዝርያው ሲወርድ ሲዋረድ መጥቶ መቼም ሱዳን ሀገር ብዙ ያ ሁሉ ሞቶ ይቀራል የሚል እንትን አልነበረ ነው
0: ሀሳብ አልነበረ።
1: ያና ሀሳብ በጭንቅላታችን አለ። ኢየሩሳሌም የተቀደሰችው ምድር። እኔ ያደግኩት በካህናት ቤተሰብ ነው እና ያ ካህናት ቤተሰብ ሲወርድ ሲዋረድ ስለ ኢየሩሳሌም በሸባቶት በአመታዊ ባላቶች በሙሉ ኢየሩሳሌም በሚቀጥለው አመት በኢየሩሳሌም እንደርሳለን የሚል ጸሎት ዙሪያ ነው እንግዲህ ያደግኩት። ማህበረሰቡ እንደዛ ነው የነበር። ሌላ ምንም ጥርጣሬ የለውም። ያው ሌላው ኑሮ እንዳለ ሆኖ የዕለት የዕለት ኑሮ እንዳለ ሆኖ ከሃይማኖት ከባህል ከትውፊት ጋር የተያያዘ ጉዳይ ግን ኢየሩሳሌም እንሄዳለን ነው ሁሌ የሚነገረው። በማህበራዊ ግንኙነት ባህል ርኩቤ ሰንበት ሰርግ ሀዘን ትካዜ ምናምን ባለበት ጊዜ ያ ሁሉ ሁልጊዜ በሚቀጥለው ጊዜ ኢየሩሳሌም ነው። ሁልጊዜ መጥታ መንገድ ተከፍቷል ነው። ደግሞ ነቢዮች ናቸው ብዙ ህልም ራእይ እኮ የሚያዩ ወገኖቻችን ሁሉ ነበሩ። ወደኋላ ስታስበው ያ ሁሉ ይነገራል። ጊዜው ደርሷል። በእኔ እድሜ ክልል እንኳን ህፃኑ እያዳመጥኩ እንደዛ ሁሉ የሚነገሩበት ሰዓት ሁሉ ነበር እና በዛባት ያደርሱ እንግዲህ የእግዚአብሔር ፈቃድ ሆኖ ያው መንገዳችን ያን ነው ኪሎ ሜትር አቋርጠን ስራ ለሀገር ደርሰን በኔ ትውልድ ያ የሚያልቀው ወገኖቻችን ሁሉ አልቆ ኢየሩሳሌም ደርሰን ያን የሞቱ ወገኖቻችን ደግሞ በምን እነሳባችሁ ተብሎ ደግሞ እኔ በለቱ ወቅቱ ያው እናቴ እኔ ለወላጆቼ የመጨረሻ ልጅ ስለሆንኩ ጥሩም ቁርኝት ስለነበረኝ እናቴ ጋር በምን ይታሰው ነገር ሐውልት የሚባል ነገር አፈለኩ። 10 ጥያቄዎች ነበሩ አስተውሳለሁ። የተለየ ወቅቱ ጥያቄዎች ነበሩ። ያቺ ጥያቄ እንደዋዛ ተነስታ በብዙ ሰዎች ላይ ተቀባይነት አግኝታ ያው ጋጣሚውን ተፈጥሮ ያን ጊዜ ያቆብ ነበር። በዛን ጊዜ እሱም የቅቡስ ሰው ነው። በረስታ በእንትን ባለበት በነበረበት ስልጣን ቅቡስ ራማታሄል ይሁን ተብሎ በዛ ሰዓት ያው እዛ ተፈጠረ። ያው ሁሉም በየአመቱ ሄዶ ማክበር ጀመረ። ነገሮቹ ያው በእስራኤል የሚታወቀው የተለያዩ ባለስልጣናቶች የኳሊሽን የጥምር መንግስቶች ጉዳይም በተመለከተ በተለያየ ምክንያት ያ ነገር ተጓተተ ሳይሰራ ማለት ነው። እና አሁንም እንዳልኩ በሻና አባ በኢየሩሳሌም እንደሚባለው ሁሉ በሚቀጥለው አመት ይሰራል፣ በሚቀጥለው አመት ይሰራል እያለ ተስፋ እያደረግን ይነግሩናል፣ እንመለሳለን፣ ይነግሩናል፣ እንመለሳለን። ያው ዕለታት አንድ ቀን ግን ያው እኔም በየአመቱ እናቴ በሞተችበት ቀን በአስረኛው ወር ስለሞተች እዛ አምራኩባ ሱዳን ሀገር በዛ ሰዓት እየሄድኩ ያው ብቻዬን የግል እንትኔን እጄ መብራት አበራለሁ እና ያን በማበራበት ጊዜ ያልተጠበቀ ነገር ኪቡጹ ነዳጅ ማደያ ሊሰራበት ግሪደሩን የአካባቢን በሙሉ እንትን ያደርጋል። አረ የኛ ነው ብዬ ብናገር ያኔ የሚሰሚ አላገኘውም። እና በዛ ተያይዘ እልህ አስጨራሽ እንቅስቃሴ የተፈጠረው እዛ በኋላ ነው። እልህ አስጨራሽ ያለ የሌለህን አቅምህን እንኳን ያለው የሌለውን አቅም ሁሉ እንትን አድርገ ብዙ ለውጥ የተካሄደው እዛ በኋላ ነው።
0: በ2022 አካባቢ በወቅቱ የክነሴ ተባለ የነበሩትኝ ጋዲ ባርኬን እንዲሁም ጠቅላይ ሚኒስትር አሁን ጠቅላይ ሚኒስትሩ የቀድሞው የተቀናቃኝ ፓርቲ ሊቀመንበር ነበሩ ቢንያሚን ነታንያሁ የተፈረሙበትኝ የመታወቂያ ወይም የምስጋና ደብዳቤም ተቀብለዋል በዚህ ላደረጉት ጥረት ይላልና ዛሬ እዚህ ላይ ቆመ። አሁን አንተ ስታየው ስትመለከተው ህዝቡ በዚች ቀን እየሄደ በዚህ ባህር ህርጸል በተከበረው በአገራችን በእስራኤል ጀግኖች ቤተ መስዋዕት ያደረጉት ህይወታቸውን ታሪክ ያስቀመጡት በዚህ ተራራ ላይ የኛ ኢትዮጵያውያንም ሐውልት ተሰርቶ በየአመቱ እየሄድን እዛ ስናከብር ያከባበሩ ስነ ስርዓት እንዴት አየኸው አንተ እንዴት ትመለከተዋለህ?
1: አሁን በጣም ቅድም እንዳልኩ በጣም ስሜታዊ ያደርጋል። አንደኛ የትግል በቃ የትግሉ ውጤቱን ስታየው ነው የተሰፋ በዚህ አካባቢ የከፈልኩትን
0: ዋጋ
1: እኔ ፈጣሪ ብቻ ነው የሚያውቀው። ለማንም እንት የምታደርገው አርገም በእውነትም የነሱ የሟቾች ሮሮ ብዙ ግፍ ብዙ የዛ ሰለባ ሁኔታ ነው መሰለኝ ኃይሉን ሰጥቶይ እንደዋዛ ነው ስም ዝርዝር የጀመርኩት። ያንንም ስም ዝርዝር ያ ስም ዝርዝር በጀ ባይኖር ነው እኮ ይሄ ሁሉ እኔም ሽንጤን ገትሬ ልከራከርበት ማልችልበት ጉዳይ ነበር። ብቸኛ ነው እያሉ ሊያሳጡኝ ሰዎችም የራሳችን ሰዎችም እና
0: በእኛ ውስጥ ከፍተኛ ሽኩቻ ነበር።
1: በጣም በቃ እንደው እንዴት ነው
0: አለመታደል ነው ነው እንደው በራሳችን ጉዳይ ብዙ ነገሮችን ያበላሸን ነው
1: አለመታደል ሆኖ ለባንዳንድ ቦታ ያው ብዙዎችንም ብዙ ነገሮችም ተዋቅቻሉ የዘረኝነት ጉዳይ እኔ በሰማን በብዙ ጉዳዮች ላይ በግንባር ቀደም ይያርኩ እየተገኘሁ ታገያለሁ ብዙ አለመግባ ብዙ ነገሮችንም አድርጌያለሁ ግን የሚከፋው ግን የርስ በርሳችን ጉዳይ ነው አንድ ስልጣን ያገኝ አንዱ ሄዶ ኦብስታክል ምንድነው ይሄ መሰናክል ይሆናል አንዱ የህዝብ ጉዳይ ምን በውስጣችን እኔ አይነት ጸባያችን በምን በኩል ሊታረም እንደማይችል የፒቴ
0: ከባድ ነው
1: አንዳንድ ነገር ያለው በፒቴ የራስ ጓደኞች እኮ ናቸው እዛ የሚቀመጡት በፒቴ ሲያስተላልፉ ታያቸዋል ውስጥ ለውስጥ የሚሰራ ነገር እና ይሄ ያን ስታይ
0: እንደዚህ ሁኔታ መድረሱ በርግጥ የሚያስደስት ቢሆን በአንድ በኩልም በእውነት ይሄ የውስጥ የርስ በርስ ችኩቻ ሁኔታ ብቻ መስዋዕትም ያስከፈለ ዋጋም ያስከፈለ ነው። ኦሪ መስመር ላይ አለ? እሺ መስመሩን እስከምናድሰው እንመለሳለን።

0: በመስማሩ ታድሷል ኦሪኛ ጋነ ነው እሺ ቅርታ እንግዲህ ተቋርጦ ነበር የኮንዳክሽን ችግር ነው እና ቀደም ሲል እንዳልከው በእውነት ብዙ ዋጋ የሚያስከፍልንም አንዳንዴም በቀላሉ ሊሰሩ የሚችሉ ጉዳዮች የውስጥ አለመግባባት ራስ በራሳችን የምናደርገው አካሄድ ነገሮችን እንዲራዘሙና ጊዜ እንዲወስዱ እያደረገ ብዙ ዋጋ ያስከፍለንም ይገኛል እና ዞሮ ዞሮ ዛሬ አንተ ያን ሁሉ ጣውረድ አልፈን ለዚች ቀን መብቃት ማየት በዛ ቦታ መገኘት የሚሰማ ስሜት ምንድን ነው?
1: እኔ ያው የወገናችን ሀዘን እንደ ሀዘን ያለ ሀዘኑ የትግል የብዙ ትግል ውጤት በመሆኑ ደግሞ በደስታ መልክ አየዋለሁ። ሁለተኛ ኢየሩሳሌም የተዋሃደችበት ቀን ነው። በዚህ ቀን ይሁን የተባለው መልእክቱ ብዙ ጀግኖች ናቸው በእግራቸው ልክ እንደ አውሮፓ በባቡር ሄዱ አይደሉም፣ በአየር የመጡ አይደሉም፣ በመኪና አይደሉም፣ በእግራቸው የሄዱ ለኢየሩሳሌም የቆሙ ወታደሮች ናቸው በሚል ነው። በኢየሩሳሌም ቀን በደስታው ቀን በዛው ቀን እየተደስተንም እየተከዝንም እንውላለን ተብሎ በዛሬ ቀን እንዲሆን የሆነውም ይሄ ነው ዋናው ምክንያቱ። እና ትልቅ መልእክት አለው። እንዲሁ ዝም ብሎ ብድግ ተብሎ የተወሰነ ውሳኔም አይደለም፣ ተጢኖበታል። አንዳንዶቹ በትግሉ በእንቅስቃሴው ያልነበሩ ሰዎች ሁሉ እንግዲህ ትውልድ ሲቀያየር የክኔሴት አባል ነን የሚሉ የተለያዩ የወቅቱ የጊዜው የትውልዱ ባለስልጣኖች ቀኑን ሊቀይሩ ሁሉ ብዙ ዛሬ ሁሉ እረፍት አልሰጡኝ እና ይሄ ነገር ይሰመርበት እና በዝም ብሎ የተወሰነ ሳይሆን ብዙ ዋጋ የተከፈለበት ብዙ ውይይት የተደረገበት ብዙ አዛውንቶች የነበሩበት በጊዜው እግዚአብሔር እስታቸው አሁን እኔ እንትላልኩ ብዬ ነው እንጂ ብዙ ረዳቶች ነበሩ በጊዜው። ያው ብዙ ያው ተፈጥሮ ግድ ነው እና ትውልድ እየተቀያየረ እኔም ልጅ ስለነበርኩ ነው እንጂ እየተከታተልኩ ነው እንጂ ብዙ አዛውንቶች ሁሉ ወሬ አንተ እንደዚህ እና ብዙ አጋሮች ነበሩኝ።
0: እንደው ለመጨረሻ ያህል ያው እንግዲህ በእስራኤል መንግስት ውስጥ ይህ የመታሰቢያ ቀን ከኢትዮጵያ ወደ ሱዳን ቅርታ ከኢትዮጵያ ወደ እስራኤል ሲመጡ መንገድ ላይ ለተሰውት ይሁዳውያን ኢትዮጵያውያን የሚል ነው። በእኛ ውስጥ ግን አሁን በአዲስ አበባ የመጣንና በሱዳን የመጣን የሚልም ክፍፍል አለ እና እንደው በዚህ ዙሪያ ስምትለው እንደው እስቲ ባንዴ ቃጠር አድርገ
1: ያው ልጅ እኔ በጣም ይሄ በጣም ጠባብ አመለካከት ነው የወረደ ጠባብ። በኔ በኩል አንተ ትላንትና ብትመጣና እኔ 40 አመት ብትኖር እኔ አንድ ወገኔ የዛው ስሜት ነው ያለው እንጂ በዚህ መጣ የሚል አመለካከት ብታይ እኔ የማገኛቸው ሰዎችም ከትላንት ወዲያ የመጡ ወይም በዛሬ ሁለት ወር የመጡ ሰዎች ማገኛቸውና ማነጋግራቸውን ሆኖ ያንን እኔ ያለፍኩትን እንትን እንዲያልፉ አልፈልግም። የዛንኑ ምክር ነው የምሰጣቸው እንደው
0: አዎ ምክንያቱም አንዳንድ ቦታዎች
1: ማህበራዊ ግንኙነትም ቢሆን ያቆኛል እዚህ በመዘዋወርበትም ቦታ ያቆኛል አንዳንድ ምክሽል መሰላክል ሲያጋጥማቸው እኔ ያሳለፍኩትን የተለያየ ውጣ ውረድ ያሳለፍኳቸውን እንትን እንዲያሳልፉ አልፈልግም እና በዛ መልክ ነው የምመክራቸው።
2: በማታን ከነስ ለራዲዮ አክሽን
0: እሺ
1: በዛ ምክንያት ብዙ ለውጥ ያመለካከት ለውጥ ሁሉ ያደረግ ተጨንቀው ሳገኛቸው ሁሉ የተለያየ ነገር ወይም ደግሞ የሞያዊ ስራ ሁሉ የተለያየ ነገሮች ሁሉ እንትላቸው እና ይሄ በጣም ከኔ የራቀ ነው። ይሄ ሰብአዊ ጉዳይ ደግሞ የጋራ ጥያቄዎችን በጋራ ምን መልስበት ነው እንጂ የትላንት መጣ ይሄ ዛሬ መጣ ከዛሬ 40 አመት መጣ የሚለው እንትኑ ከኔ ራቀ ነው። ብዙ ጥያቄዎች አሉ፣ ወቅቱ የሚጠይቃቸው ብዙ ጥያቄዎች አሉ፣ የማህበረሰቡ ብዙ ጥያቄዎች አሉ፣ ብዙ መልስ ማግኘት የሚገባቸው አሉ። ያን መጋፈጥ ነው እንጂ ይሄ ብዙ ጥያቄዎችን እንዲያንኮላሽ የሚያደርግ ጠባብ አሉ
0: አመለካከት ነው።
1: አዎ ዛሬም ቅርብ ጊዜም የመጡም ያከፋፍሉ እዩም የሚያከፋፍሉ ሰዎች አሉ። ይሄ እኔ ጭራሽ በኔ በኩል ተቀባይነት የለውም። በዛሬው ለተም ቢሆን ያ ዛሬ መጣ ነገ መጣም ይባላል። የትግል ውጤት ስለሆነ ሁላችንም ስለሚመለከት ይሄን ሐውልት ይሄን ሰማታት በጥሩ ሁኔታ ለልጆቻቸው እያስተማሩ አብረው እየተጓዙ ቦታውን እያከበሩ ሁሉም ተሳስቦ የታሪኩ ባለቤት ሆኖ እንዲኖር ነው እንጂ እንድንቆራበት ነው የሁሉ የተሰራው ስራ እንጂ
0: እንድንከፋፈልበት አይደለም።
1: አሃ የግለሰብ ያው ሁሉ መስዋዕትነት የተከፈለበት የታሪኩ ባለቤት እንድንሆን ነው።
0: እሺ እሺ።
1: እንዲሁ ሻይና ዳቦ ፍለጋ የመጣንበት ነገር አይነት አይደለም።
0: አመሰግናለሁ። ያው እንግዲህ በስነ ስርዓቱም እንገናኛለን፣ እዛም ቢሆን እንወያያለን። እግዚአብሔር ይስጥልን አቶ ወሪ ረዳ።
1: አመሰግናለሁ። ያው ሰዎቹ አሁን በተለያየ መንገድ ያሉ ሰዎችም ቢሆን ያሰቡም ሆነ ያላሰቡ ዛሬ በዚህ ቦታ አብረው ተገኝተው አብረው
0: እንድናስባቸው ወገኖቻችን
1: አሜን እናስብ ነው። ለመንግስት ጋርም በጣም ደስ ይለናል። ሁላችሁም ተገኙ፣ ሁላችንም እንገኝ የሚል ጥሪ ማቅረብ እፈልጋለሁ።
0: እናመሰግናለን። እንገኛለን። እሺ
1: እሺ እሺ።
0: የተከበራችሁ አድማጮቻችን፣ አሁን ደግሞ ከመንገደኛው ጋዜጠኛ ጀንበር መንግስቴ ጋር ቆይታ እናደርጋለን። ጀንበር መንግስቴ እንደምን አደርክ?
3: ጤና ይስጥልኝ ሻለቃይቸው፣ እንዴት አደርክ? እንዲሁም አድማጮቻችንና አሁን ከኔ በፊት የነበረው ደግሞ ወሪ ረዳ ሀቤሪጦ ጓደኛ፣ የትግል ጓደኛ እንደምን አላችሁ እያልኩኝ አመሰግናለሁ። አይቸው
0: ዛሬ ያው በወገኖቻችን መታሰቢያ ቀን ዙሪያ ነው የምንወያየው። በዚህ ዙሪያ በእውነት እንደው የመንግስት ጋዜጦችን የሚያየው ነበርኩ ዛሬ። ከአንድ ጋዜጣ ላይ ይሄ የተጠቀሰ ሁኔታ የለም። በቴሌቪዥን መስኮቶችም አንድ የጠቀሰ ሁኔታ የለም። ለምን?
3: በመጀመሪያ ደረጃው ላይቸው ምን አለ መሰለህ፣ ባለቤቱ ያቀለለውን አሞሌ ባለዳ ይቀበለውም ይባላል ትላልቆች እንደሚጠርቱት እና እኛ እንዲያውም በዚህ ሰሞን በእውነት በራሴ በህሊናዬ ሳውጠነጥን ወሰነበትኩት። ይህ መታሰቢያ ሲባል የጀርመን ይሁዳውያኖች እንደተጨፈጨፉ የእስራኤል የመከላከያ ሰራዊት ወይም ደግሞ አገሪቱን ሊያቋቁሙ ሲሉ የተሰዉ ህዝበ እስራኤል በሙሉ ያ ቀን መታሰቢያ ሲሆን፣ አንደኛ በትምህርት ቤቱ፣ በሁለተኛ ደረጃ በአገር አቀፍ ደወል የነፍስ ማር ደወል እንደሚደወለው ለምን የኛስ አይሆንም በማለት አሁን በየስተሞን እንዲያውም ለክኔሴት አባላቶችና ለሚኒስተሮች ይህን አንድ ላይ በጋራ ማመልከትና ህግ እንዲወጣ እያልኩ እያሰብኩት አለ። ምን አለ መሰለህ አይቸው እና የጀርመን ይሁዲ የተጨፈጨፉትን እነሱን ለማሰብ እንኳን እዚህ ሀገር ነውና አገሪቱን የተጨፈጨፉበትን ቦታም ለማየት በተለይ በትምህርት በረፉ ጊዜ ልጆቻችን ወደዚያ ነው ጉብኝትን የምንወስድ። ግን ከዚህ ስንመለከተው አሁን በትላንትናው ምሽት በመታሰቢያው በተለያየ ከተማ ስትመለከት ብዙ ድምቀትና ወይንም ደግሞ የበለጠ አስተያየት ሳናደርግ በዛን ጊዜ ላይ ምናልባት ከጊዜ ወይም ደግሞ ይህ ከሌላው አጀንዳ የበለጠ ትኩረት ሊሰጥበት የሚችለውን ወደ ኋላ እናደርገዋለን።
0: እዚ ላይ አሁን እንደ ሰዓታችንም አጭርም ስለሆነች በዚሁ እንትን እያለን እንድንመጣ፣ ሌላው ቀደም ሲል ከአንተ በፊት የነበሩትም ከአቶ ሪረዳ ጋር የተነጋገርንበት ነው። ይህም የመከፋፈያ አንድ ዘዴ ሆኖም እያየነው ነው። ይህ መታሰቢያ ቀን በመንግስት ደረጃ የሚታሰበው ከኢትዮጵያ ወደ እስራኤል ሲመጡ ለተሰው ኢትዮጵያ ይሁዳውያን ነው የሚለው። አሁን አንዳንዶቻችን ግን አይ ይሄ በሱዳን የመጣ ነው እንጂ በአዲስ አበባ የመጣውን አይወስንም ወይም በሌላ ቦታ የመጡን አይወስንም የሚሉ አሉ። እና ይሄስ እኛን እየከፋፈለን አይደለም ወይ? ይሄን ከዚህ ይጀምራል ወይ? አሁን አንተ ያልከው ነገር በሙሉ በእውነት በአገር አቀፍ ደረጃ መንግስት እንግዲህ በመንግስት ደረጃ መታሰቢያነቱ ቀን ብሎ ሲሰጠን፣ እኛ ግን የእነሱን የእኛ ነው ይትባል እጣት የተጠቋቁምንበት ነው።
3: ያው ሰጠኝ ምንድነው ዱባና ቅል አበቃቀሉ የቅል ይባል እንጂ እኛ በበረሃው በሱዳን ብንመጣ በአዲስ አበባና በጎንደር ደግሞ ብዙ የሞቱ ወገኖቻችን አሉ። ያው በ2006 ዓመተ ምህረት በሆነ ተልኮ የቀብር ቦታዎችና የተቀደሱ ቦታዎችን ለማስከበር በአባቴ ባባ መንግስቴ ምትክ እጄ አዲስ አበባ ከኮምፓውንድ ወይም ደግሞ ሰፈራ ጣቢያው በነበርኩበት ጊዜ ወደ 978 ሰዎች በጥቁር መጋረጃ ስማቸው የተጻፈ አዲስ አበባ ውስጥ የሞቱ ያው ከዚያ በፊት ያው መቀበሪያ ሁሉ እንዳልነበር ይታወቃል። አሁን ደግሞ በሱዳን የመጣ ነው፣ በጎንደር የመጣ ነው፣ በአዲስ አበባ የመጣ ነው ሳይባል እነዚህ የሙታን ወገኖችን ወይም የሙታን ወገኖችን ለማጽናናት ሙታኖችን ደግሞ ለማሰብ ዛሬ እነሱ ከዚህ ከኛ ጋር በአካል ባይቆሙ ሩሃቸው ነፍሳቸው ከዚህ ከኛ ጋር አብራት ቆማ ትገኛለች። ለምሳሌ አንድ ሰው ሰርግ ተጠርቶ ወይም የሚፈልገውን ዘመድ ጠርቶ የዛን ጊዜ ማየት እንደሚፈልግ ነፍሳቸው ደግሞ በዚህን መታሰቢያ ቀን ልክ ይጠብቀናል። እኛ ባናያቸው እነሱ ያዩናል። አሁንም እዚህ በአካል ባይቆሙ አብረውን ሁልጊዜ ከልባችን ከህሊናችን ከሐሳባችን ሁልጊዜ ልናስባቸው ይገባል። ሌላው በትምህርት ደረጃ እንዳልኩህ ለልጆቻችን እንኳን ለልጆቻችን እኛን እያንዳንዱን የመጣውን ታሪክ ማሳለፍ ያሳለፍነውን ለመናገር ይታከተናል። እኔ በ2000 ዓመተ ምህረት የዚህ የባህልን ወይም ደግሞ የህይወት ታሪክን ለማደራጀት ሲባል ዩኒቨርሲቲ አይብሪት ወደ 10 ወር በባህላችን አማካይነት ተምሬ ሰርቲፊኬት ለመቀበል ወላጆቼን ነው የጠየቅኳቸው። ያን ጊዜ የ40 ዓመት ጎልማሳ ነበርኩ እና ከ40 ዓመት በፊት ስለወላጆቼ ምንም አላውቅ ነበር። ከዚያን የተረዳሁት ከዚያን እነሱን ጠይቄ ያወቅኩት እስካሁን ድረስ ወደ ለህይወቴ ከፍተኛ አስተማሪ መምህሬ ነው። አሁንም ደግሞ ይሄን ያለፍነውን ታሪክ ያሳለፍነውን ሰቆቃ 4000 ወገን በቁጥር እንኳን በግምት የሆነ እንጂ በቁጥር በትክክለኛ የሚያውቀው ለማዚያም በላይ ነው። ብዙዎችም ደግሞ ጠፍተው ይቀርዋሉ እና ይሄን ለማሰብ በዚህ ቀን አብሮ መገኘቱ ሌላው ደግሞ በተለያየ አስተባባሪዎች በሚያስተላልፉት መልእክት እንዲሁም ደግሞ ቤተ መዘክሮችን በከተማ ደረጃ ሁሉ ተቋቁመው ያሉትን ይህን ሰቆቃ ያሳለፉትንና ወገኖቻቸው የሞቱባቸውን እነሱንም ቃለ ምልልስ በማድረግ ጉዳዩ እንዴት እንደነበር መረዳት ማስረዳት አስፈላጊ ነው ላለሁ አይቸው።
0: እሺ እግዚአብሔር ይስጥልን በጣም ነው እናመሰግነው። እንግዲህ በኋላ ሁላችንም እንገኛለን በመተሳሰቢያው ቀኑ።
3: ያው በዛሬው ዕለትም ወደዚያ ለመጓዝ ሀርሰን ተልቁ መካነ መቃብር ጀግኖች ከተቀበሩበት ብዙ ለሀገሪቱ ታሪክ የሰሩ በመንግስት ደረጃ በፕሬዝዳንት በመከላከያ ሰራዊቱ አዚያውን እንገኛለን። ነፍሳቸውን ይማር
0: እናመሰግናለን። የተከበራችሁ አድማጮቻችን ስርጭታችን የተገባደደ ነው። እነኚህ ለሞቱት ወገኖቻችንም ነፍሳቸውን ይማር በእውነት እኛም ሳንከፋፈል አንድ ላይ በመሆን በዚህ ቦታ የመታሰቢያ ቀን ሁላችን በመገኘት እንድናስባቸው ይሄም ሲያንሳቸው ነው። የውስጥ መከፋፈሉ ግዴ ለሚቀርብን ወደ ጎን እናስቀምጠው። መልካም ቀን ለዚህ ፕሮግራም መሰካት ለተባበረን ምስጋና ይድረሰው እንድላለን ለአጠናካሪ መልካም ቀን ላችሁ ለልችሁም።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተ ሐሙስ የከሰዓት በኋላ ፕሮግራማችን እንሆ ጀመረ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ኻሚሺ ካፍዛይን በኤር ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ሜይ 14 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ግንቦት 6 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላን አዙላይ ነው። የስቱዲዮ ተረኛ አስተናጋጆች ከመታሰቢያው ስነ ስርዓት ከሐረር ጸል ወርቅነሽቴ ሻያው ደጉና አይቸው ባዬ ከኢየሩሳሌም ሰጠኝ ዘመነ። የተከበራችሁ አድማጮቻችን ሰዓቱን ዜና እናቀርብና በቀረው ጊዜ በሱዳን አድርገው ወደ እስራኤል ለመምጣት ህይወታቸው ያለፈ ኢትዮጵያውያን መታሰቢያን ከሐረር ጸል በቀጥታ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። በሱዳን አድርገው ወደ ሀገረ እስራኤል ለመምጣት ሞክሮ የሞቱ የኢትዮጵያ ይሁዳን መታሰቢያ ዛሬ በኢየሩሳሌም እየተካሄደ ነው። የኢየሩሳሌም ውህደት ቀን ዝግጅት መካሄድ ጀመረ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በሱዳን አድርገው ወደ ሀገረ እስራኤል ለመምጣት ጥረት ያደርጉ የሞቱ ኢትዮጵያ ይሁዳን መታሰቢያ ዛሬ በኢየሩሳሌም እየተካሄደ ነው። ብሔራዊ መታሰቢያው በኢየሩሳሌም ከተማ በሚገኘው ወታደራዊ መካነ መቃብር ሐረር ጽር እየተካሄደ ሲሆን በመታሰቢያው ስነ ስርዓት ቀሳውስት፣ ራባናት፣ የመንግስት ከፍተኛ ባለስልጣናት፣ ሀዘንተኛ ቤተሰቦችና መታሰቢያውን ለመከታተል የሄዱ በርካታ ዜጎች ይገኛሉ። ከባለስልጣናት መካከልም ፕሬዚዳንት ሄርዞግና ጠቅላይ ሚኒስትር ናታንያሁም ተገኝተዋል። የመታሰቢያው ዝግጅት በኢየሩሳሌም ቀን የሚካሄድ መሆኑ ይታወቃል። በሱዳን አድርገው ወደ እስራኤል ሲመጡ ከ4 ሺህ በላይ ቤተ እስራኤላውያን ህይወታቸው ማለፉ ይታወሳል። ብዙዎች በመንገድ ብዙ መከራና ግፍን አሳልፏል። ከአሜሪካ የአማርኛው ራዲዮም ከዜናው በኋላ ስርጭቱን በቀጥታ ከሐረር ጽር በማድረግ የመታሰቢያውን ስነ ስርዓት በቀጥታ ያስተላልፋል። የኢየሩሳሌም ውህደት ቀን ዝግጅት መካሄድ ጀመረ። ቅድስቷ ከተማ ኢየሩሳሌም የተዋሃደችበት ቀን የሚከበረው ነገ ቢሆንም ቀኑ አርብ በመሆኑና ለዝግጅት በማይመች ስለሆነ ዛሬ ጀምሯል። ዛሬ ምሽት በታሪካዊ የኢየሩሳሌም ክፍል ሻር ሸኼም በተባለው በር የባንዲራ ማውለብለብ ሰልፍ የሚጀመር ሲሆን ጉዞውም የፈረሰው ቤተ መቅደስ ሆቴል ሀማራቢ ወደሚገኝበት ቦታ የሚያመራ ነው። የባንዲራው ሰልፍ ከመካሄዱ በፊት ከምሽቱ 7 ሰዓት ጀምሮ የተለያዩ ሙዚቃዊ ዝግጅቶች ይካሄዳሉ። ከምሽቱ 8 ሰዓት ደግሞ በጊባት አታክ ሞሸት መንግስታዊ ዝግጅት ይካሄዳል። ኢየሩሳሌም የተዋሃደችበት 59ኛ ዓመት መንግስታዊ ዝግጅት ዛሬ ምሽት ሲካሄድ ጠቅላይ ሚኒስትር ናታንያሁ፣ ፕሬዚዳንት ሄርጾግና የከተማዋ ከንቲባ እንዲሁም ሌሎች ከፍተኛ ባለስልጣናት ይገኛሉ ተብሏል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በሁለት ጋዜጠኞችና በአንድ የህዝባዊ ሰልፍ መሪ ላይ በስም ማጥፋት ያቀረቡት ክስ ዛሬ በቴላቪቭ የአውራጃ ፍርድ ቤት መታየት ጀመረ። ጠቅላይ ሚኒስትሩ በሁለት ጋዜጠኞች ኡሪና ቤን ካስቢት እንዲሁም የህዝባዊ ሰልፍ መሪው ጎኔን ቤን ኢስሐቅ ላይ የስም ማጥፋት ክስ የመሰረቱት ስለ ጤንነታቸው የተሳሳተ መረጃዎችን አቅርበዋል በሚል ነው። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው። በደቡብ ሊባኖስ የሚገኙ 8 ገጠር ነዋሪዎች ቤታቸው እንዲለቁ ማስጠንቀቂያ መስጠቱን የጦር ቃል አቀባይ አስታውቋል። ሂዝቦላ የተኩስ አቁም ስምምነቱን በመጣሱ ምክንያት እስራኤል በደቡብ ሊባኖስ እርምጃዋን አጠናክራ ቀጥላለች። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት በጣም ሞቃታማ አየር ጸባይ አለ ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን አሁን የሰዓቱ ዜና ይህን ይመስላል። ከዚህ በኋላ በቀጥታ ወደ ሐረር ጽል እናልፋለን። ከዛ በፊት ሙዚቃ

0: የተከበራችሁ አድማጮቻችን እንግዲህ እንደገለጽ ነው ያው በኢትዮጵያ ዩዳን በሱዳን አድርገው ሲመጡ ህይወታቸው ማለፉ ብዙ መከራና ስቃይ ማለፋቸው ይታወቃል። አሁን መንግስታዊ መታሰቢያ ስነ ስርዓት በሃርሄል ጽል የተካሄደ ይገኛል። ከቦታውም ባልደረቦቻችን ወርቅነሸቴ ሻየው ደግናይቾ ባየ ይገኛሉ። ወደ እነሱ ቀጥታ እናልፋለን። ሻየው እንዴት ናችሁ?
1: ደናትልን እንዴት ዋላችሁ? በያላችሁበት ሰፊው አድማጮቻችን እንዴት ናችሁ? ዛሬ የስነ ስርዓቱ የሙታና መንግስታዊ የመታሰቢያ ስነ ስርዓት ኢየሩሳሌም ማርሄድል ከ1915 ጀምሮ እስካሁን ሲካሄድ ቆየና አሁን ተፈጽሟል። ያላነሱ አዘንተኛ ቤተሰቦች፣ ከፍተኛ የመንግስት ባለስልጣናት፣ ጠቅላይ ሚኒስትር ቤንያሚን ናታንያሁ፣ የፕሬዚዳንት ይስሐቅ ሄርጾግ፣ የክነሴቱ አፈ ጉባኤ፣ የሳቅሊጣ ሚኒስተር እንዲሁም የድርጅት ከፍተኛ ኃላፊዎችም በተገኙበት ስነስርዓት የሙታት ስነስርዓት ተከናወነ። ጠቅላይ ሚኒስትር ቤንያሚን ናታንያሁ ባደረጉት ንግግራቸው ከብዙ በጥቂቱ እንዳው በጣም የደረሰው ጉዞው የቤት ሳይድ
0: ከንግግራቸው በፊት እንደው ጠቅለል ያለ አሁንም እንሰርቶች ስላሉን ንግግሩ እናሰማለን ትገልጸዋለ። በአጠቃላይ የምታሰቢያው ጠቅላላው ዝግጅት ምን ይመስላል? ብዙ ሰዎች ነበሩ ወይ?
1: ሰጠኝ ስነስርዓት አዎ ስነስርዓቱ የተከበረ ነበረ። ስነ ስርዓት ባለው መልኩ ነው። በብዙ ሺህ የሚቆጠሩ አዘንተኛ ቤተሰቦችም መጥተዋል። በእርግጥም ምናልባት በዚህ በከረምነው ጦርነት ምክንያት ይህን ያህል ሰው ለዚህም ዓመታዊ መታሰቢያ አይመጣም የሚል ስጋት ነበረ። ግን በብዙ ሺህ የሚቆጠሩ ወገኖቻችን ተጋይ ተሳትፈዋል። ልቅሶ እናያለን። በአንዳንዶቹ ይገርማል። የመታሰቢያ ስነስርዓት ላይ ሆኖ የሚያለቅሱ ሰዎችም ሰቅሰቅ ብለው የሚለቅሱ ሰዎችም አጋጥሞናል እና በእውነትም በጥሩ ሁኔታ በተከበረ ሁኔታ ነው ስነስርዓቱ እስካሁን የተፈጸመው እና ከዚህ በቀጥ እንዳልከው እንግዲህ
0: ጠብቀና በቄሶች ዝማሬ ነው የተጀመረ። የቄሶችን ዝማሬ እናሰማና ሌሎች ባልደረቦቻችን ጋር ደግሞ

0: ይህን ይመስላል። አይቸው ወይ ወርቅነሽ ከሁለታችሁ አንዳችሁ እንዴት ነው ያለው?
1: ሰማኛለሽ? ጤና ይስጥልን። እንደምን ዋላችኋል አድማጮቻችን? ያው እንግዲህ ቀደም ሲል ባልደረባዬ ሻየው እንደገለጸው እዚህ ፓርክ ተራ ነው ያለ ነው። ይህ መታሰቢያ ቀን በሱዳን ለመጡት ብቻ ሳይሆኑ ከኢትዮጵያ ወደ እስራኤል ለመጡት ለመላው ኢትዮጵያ ይሁዳውያን መንገድ ላይ ለተሰዉት ለእነሱ መታሰቢያ ቀን ተብሎ የታሰበ ቀን ነው ይሄ። በዚህ ዙሪያ እንግዲህ ይሄ ቀን እንደዚህ እንዲከበር በእንደዚህ በእንዲታዩ ስለስርዓት እንዲከበል ከፍተኛ አስተዋጽኦ ካደረጉት አንዱ አቶ ኦሪ ረዳ እዚህ አጠገቤ ይገኛሉ። እሳቸው ጋር የተወሰኑ
0: ከዛ በፊት አንዴ ጠብቀን አይቸው ወርቅነሽ እንዴት ነው?
2: ሰጠኛው እናመሰግናለን። ያው እንግዲህ እኛ ሶስታችንም ባልደረቦች እንደገለጹልህ አይቸውም ይሻያውም እንደ ያው በየአመቱ እንደሚካሄደው ነው ስነ ስርዓቱ። በጣም ያው ያሳዝን ነበር። ልክ ዛሬ የዛሬ ቀብር የዛሬ ለቅሶ ይመስላል ሰውን ስታየው። በጣም በሚገርም ሁኔታ ወጣቶች ህጻናትም ብዙ አይተናል። የመንግስት ባለስልጣናት ያሰሙት ንግግር በጣም ልብ የሚነካ ነው። እንደው የእስራኤል ሀገር ህዝብ በደንብ ይሄን ታሪክ እያወቀው ከልቡ እየገባ ነው ማለት ይቻላል። ዛሬ በሰማነው ታሪክ በመንገድ ሲመጡ ደግሞ ያጋጠማቸውን ታሪክ ራሳቸው በምስክርነት መድረክ ላይ ወጥተው የገለጹ አሉ። በአምስት አመቷ እስራኤል ሀገር የደረሰች አንዲት እናት አሁን የልጆች እናት ናት። እናቷ፣ እህቶቿ፣ ወንድሞቿ መንገድ ላይ ሙተውባታል። እሷ ታሪኳን ስትናገር ሁሉም ነው ያለቀሰው ማለት ይቻላል። እንግዲህ በጣም ብዙ ሰው ነው የተሳተፈው። እንደው ቁጥሩን በትክክል በአንትን ማለት በሺዎች እንግዲህ በብዙ ሺዎች የሚቆጠሩ ሰዎች ተሳትፈዋል። በጣም የሚያሳዝን ነበር። ጠዋት ሰባት ሰዓት አካባቢ ነው የደረስነው። መግቢያው እንዳይዘጋብን ሰው እንዳይበዛ እንዳይጨናነቅ ብለው በዛ ሰዓት በግል መኪና የመጡ በራሳቸው ከአሽዶድ ከተለያየ ቦታ መጣን ያሉ ሰዎች ነበሩ። እንግዲህ አንዳንዶች በ13 ዓመት በ10 ዓመት መጣን ያሉኛሉ። በጣም በሚገርም ሁኔታ ግን እናቴ ናቴ ሞቶች ሚላለ እናታቸው ነፍሰ ጡር ሆና በጣ ታሪኩ በጣም እያንዳንዱ ስትሰማው ያሳዝናል።
0: ነፍሰጡርሆነታቸውያለፋሉና ቃለ ምልልስ ያደረጋችሁትም አለን
2: ቀርቡ ያሳዝናል። በአጠቃላይ ያው
0: ባለስልጣናት በዚህ ዝግጅት ቀርበው ፕሬዚዳንት ሄርጾግና ጠቅላይ ሚኒስትር ናታን ያሰሙትን እስኪ እናዳምጥ።
3: לאט לאט פורסמו הסיפורים על כוחות הנפש והגוף שמצאתם בעצמכם לעבור מסעות בלתי אפשריים, כוחות של אהבה ואמונה. המסע שלכם אל ארץ אבותינו, אל ארץ הקודש, גבה בתוכו מחיר כואב וכבד. אלפים נספו בו בסבל בל יתואר, בכאב גדול, נשים וגברים, קשישים וטף.
4: היום ביום ירושלים אנחנו מעלים על נס את עוז רוחם של משתתפי המסע המפרך מאתיופיה לסודן ומסודן ארצה. ואם אתם מחפשים לדעת את שורשי הגבורה של גיבורי היום, הם שם, בגיבורי המסע הכביר הזה. בין יוצאי אתיופיה שצעדו מאות קילומטר בתנאי סכנה קיצוניים, זה היה סיפור של מימוש הציונות בכפות הרגליים, בלבבות, בדורות, וקיבלתי המחשה מעשית לעוצמת הלהט הציוני שהוליך נהר הדם מאפריקה.
0: בלדורוביץ' יסמצ'ו נו ያለውን ሁኔታ እናንተ ጋር ለማጠናከር የሞከርን ነው። እንግዲህ ቀጥሎ
1: ሰጠ አንድ ጊዜ
2: እንግዲህ ይሁን እና ተላከው።
0: እሺ አይቸው አንዴ
1: እዚህ ካተገበይ ለዚህ ቀን ቀደም ሲል እንደተናገርኩት ይህ ቀን በእንደዚህ አይነት ስለሰዓት እንዲከበር ከፍተኛ አስተዋጽኦ ካደረጉት ተከፈሉት አንዱ አቶ ኦሪ ረዳ እዚያ አጠገብ ያሉ። ጤና ይስጥልኝ አቶ ኦሪ።
5: ጤና ይስጥልኝ አይቸው እንደምን አለ?
1: ጤና እንግዲህ ነው ያለነው። አሁን እንግዲህ አድማጮች እየሰሙን ያሉ ባልደረቦችም እዚህ አሉ። ይህ ቀን እንደዚህ እንዲከበር እንግዲህ ከፍተኛ አስተዋጽኦ ካደረጉት አንዱ አንተ ነህ። በጠዋት ስብሰባችንም ተነጋግረናል። ኮምቤሽን በሌሎች ፕሮግራሞችም ቆይተናል። ዛሬ ስነ ስርዓቱን አከባበሩ እንዴት አየኸው? እኔ እንደተመለከትኩት ከሆነ ውጤቱ ትንሽ ሰው እያነሰ የመጣበት ሁኔታ አለና አንተ ስነ ስርዓቱን እንዴት ተመለከትከው?
5: እኔ ስነ ስርዓቱን አየህ ከመጀመሪያ በ80ዎቹ ዓመተ ምህረት ጀምሬ መዝገባ ጀምሬ ያው እናቴ ሟች ስለሆነች በዛ ይዝዳሁት ይሽት የሚባል ሀገር በግል ደረጃ የከፈልኩት መስዋዕትነት ብዙ ቤተሰቦች 10 15 20 ቤተሰቦች የሞተባቸው ሁሉ እየመዘገቡ የነበረ እነኛን ሁሉ ወላጆቻቸው ሁሉ በዚህ ዓለም ተለይተው ወይ ልጆቻቸው ተለይተው ቁጥራቸው እያነሰ ሲሄድና ሰው ደግሞ የሰው መቀነስ ጥሩ አይደለም። የሰው የመቀነስ እንትን
6: ይሄ ምክንያቱም እንደዚህ አይነቱ ጉዳይ በመንግስታዊ ደረጃ እንደዚህ ስነ ስርዓት በዚህ ስነ ስርዓት እየተከበረ ነገር ግን የኛ ሰው እኛ ራሳችን አንዳንድ የራሳችን ካላከበርን የራሳችን በራሳችን ቦታ ካልሰጠን ለሌላ ሰው ላይ እንዲሰውን ብሎ መናገሩት አለና ያለውን ታቱ ጉዳይ ነው። ከዚህ ካምዘራም እየቀነሰ መጣበት ምክንያቱ ምንድነው?
5: እኔ አንደኛ እኔ ሁሌ የራስህን ጉዳይ ራስህ አላከበርክ ማን ያከብረልሃል? ማንም አያከብረልህም። ብዙ እኔ ፈረምኩበት እዚህ ነጭ ወዝ እየወዛሁ ነው ሀሪየር ጤል እንዲሆን ያደረግኩት። ብዙ ጓደኞቼን ሁሉ ባልደረቦቼን ሁሉ ያጣሁበት ብዙ መስዋዕትነት የከፈልኩበት ያው እንደምታውቀው ብዙ ነገር አሳልፌያለሁ። የሆነ ሆኖ እንደዚህ እንዲሆን ነው መንግስታዊ ክብር እንዲሆን እና በግለሰቦች ወይም በድርጅቶች ተከፍቶ እንዳይቀር ነው።
0: አይቸው ጠብቀን ለሌሎች ባልደረቦችም ማን
5: ወርቅነሽ ታይቃለች
2: አቶሪን አቶሪ የሰማይን ከሆነ ቅድም እንደው ታሪፋን ያሳተፈችው ልጅ 5 አመት ሆና አያቶቿ ምጠዋት ይገዋት እናቷ ነው መታስታውሳለች በመንገድ ላይ ያው ያንተን ታሪክም እናውቃለን። እናት በዚህ መንገድ ነው ያለፈው ህይወታቸው ያለፈውና ምን ተሰማህ ቅድሙ ታሪክ ሲሰማ? ሁሉም ሰው አልቅሷል በእርግጠኝነት። አንተ ምን ተሰማህ?
5: እንደው እንትኑን እችላለሁ ብዬ አልተቋቋምኩትም ለቅሶ። አንደኛ ቤተሰቦቿን አውቃቸዋለሁ ያው እንዳልኩሽ በ80ዎቹ አመተ ምህረት ሁሉ መዘገብ ስለነበረ በዚህ ለምን ነው አሻግረው እዚህ ለምን እንደዚህ ለምን አትናገርም ለምን ዚየር ፕራህ ብዙ እንትን አለ ብዙ ቁጣ አለ። ግን ማምላክቲ መንግስታዊ ስለሆነ ብቻ ይሄን አስረዳቸዋለሁና በጥቅሻ ብቻ እየተያየን እያለቀስን ማለት ነው። ሁላችንም ስሜታችን ተቆጣጥረን እያለቀስን ነው ያሳለፍነው።
7: አቶ ኦሪረዳ አቶ ኦሪረዳ በእውነትም የጥያቄ አቶ ኦሪረዳ በእውነት በዚህ ለምሳሌ መታሰቢያ ሐውልት እንዲቋቋም ብዙ የሰራ አንተ ብቻ አይደለም ብዙ የእስራኤል ወገኖቻችን በተለያዩ ድርጅቶች ከመንግስት ጋር በመተባበር ይህን የመሰለ የሙታን መታሰቢያ ስነ ስርዓትም እየተካሄደ ነው እና ዳው በዛሬ ወለት ቅድም እንዳልከው የቁጥሩ ቀነሰ በምትለው እኔ በበኩሌ ለት ባለ በኒይታ ያላነሰ ህዝብ ተሳትፏል። ለምን ደግሞ በዚህ ከሳምንት ይህ ዋዜማ የመታሰቢያ ዋዜማ ለሳምንት ላለፉ ሳምንት ያህል በተለያዩ ሀገራችን ከተሞች በያሉበት ቦታ እየተሰበሰቡ ሙታንን አስበዋል እና በርግጥ ማሳሰቢያ ትክክልነት ራሳችን ማክበር አለብን ሙታንን ማሰብ አለብን ያላልከው ትክክለኛ ነህና በዚህ ላይ አንተ ስታየው ቀደም ሲል ባልደረቦች አነሱት እንዴት አይሆው እንዴዛሬው
0: እሻያው ለሶስታችሁም አሁን በችግሮች ዙሪያ ትኩረት ከማድረግ አሁን ካለው የመታሰቢያው ስነ ስርዓት እንዴት እየተከደ የሰዎችን ስሜት ለማዳመጥ ችግሮችን ለወደፊት እንነጋገርባቸው። እሺ ቀጥል ወርቅነሽ።
2: ጥሩ ነገር አው እንዳልከው ሰጠኝ በጣም ብዙ ምደነቅ ለማሰገን ይገባዋል። በዚህ ወቅት በተለይ ጠቅላይ ሚኒስትሩ አከሮም ይገኙበት በአመታዊ ብሔራዊ መታሰቢያ ነው ጦርነት ይሁን ምን ይሁንና ጥሩ ነገሩን አው ማንሳት አለብን።
5: ፌስቲቫል እኮ አይደለም የዚህ ቀን እኮ ፌስቲቫል አይደለም የዚህ
2: ሀዘን ነው
5: የንጉርጉሮ የትካዜ ጊዜ ነው እና ለዚህ ጥረት ያደረጉ የተቃወሙንም ነበሩ ሁሉ አይደለም የሚለው ይሻያው ከፍተኛ ፍርድ ቤት ተሄደ እኔ ተቃወሙኝ ሰዎች ሁሉ ነበሩ። እነዚህ ሁሉ በየአመቱ ስመጣም ሁሉ አይመጡ ለምን የኔ ብቻ?
2: አቶሪን ካንሳን ብዙ ጊዜ ጠይቀናል ለዚህ ተወያይተናል እናወያያለን። እንደ አይነት ትልቅ ነገር ሲሰራ ብዙ መስዋዕትነት ይከፈልበታል ምንም ጥያቄ የለው። ግን ይሄ ትልቅ ታሪካዊ ድል ነው
5: በሙሉ። እንደገና አዲስ በቅርብ ጊዜ መጡ ወደ እስራኤል ሀገር የመጡ ሰዎች ሁሉ ቢቀላቀሉ ቢያዩት ይሄ ምን እንትን አለ።
2: በነገራችን ላይ ብዙ ሰዎች አግኝቻለሁ እኔ አቶሪ ጧት
5: ታሪክ ነው እንጂ አንድ የግለሰብ ታሪክ አይደለም።
2: አቶሪ ብዙ የመጡ ሰዎች አዲስ ገቢዎች አሉ።
0: ወርቅነሽ ሻየው አይቸው አቶ ኦሪም ሰሙን ከሆነ አሁን ችግሮች ካሉ አቶ ኦሪም የነሳው ችግር ካለ ወደፊት እንወያይበታለን። አሁን የሰዎችን ስሜት እናዳምጥና ያለውን ሁኔታ እስኪ
2: እንደው ሰጠኝ እኔ መናገር መፈልገው አቶ ኦሪም ያለው አለ አዲስ ገቢዎች በጣም ብዙ ጧት ላይ 7 ሰዓት ላይ ደረስኩና ዘጠኝ አመቴ ነው አምስት አመቴ ነው ሰባት አመቴ ነው ያሉኝ ያሉ በጣም ነው ይገረመኝ እንደዚህ ነው መሆን ያለበት እኔንም ያው መንሳት ስላለብን ነው ግን ያው አሁንም ይቀራል አሁንም ይቀራል
8: እዚህ ላይ ዋናው በችግሩ ችግር አለ እንጂኛ ችግር አይደለም ለነገሩ ሰው በየአመቱ እየቀነሰ መምጣቱ መታወቅ አለበት መነገር አለበት አዎ ብዙ ስራዎች ተደርጓል ብዙ ንግግሮች ነበሩ ጠቅላይ ሚኒስትሩ የተናገሩት ብዙ ለመደጋግ ነገሮች አሉ ነገር ግን እኛ መልካም ነገሩን ብቻ አይደለም ማንጸባረቅ ያለብን ጉድለታችንም ማንጸባረቅ አለብን ጉድለታችንም ማሳወቅ አለብን ማህበረሰባችን ላውቀው ይገባል ይሄ ቦታ
7: እስቶ
8: ግማሽ ወንበር ባዶ መሆኑ ይሄ ለኛ ለራሳችን አፍረት ነው ለምን እንደዚህ ይሆናል ያለነው ህዝብኛ ለነኝ ለሞቱት ወገኖቻችን በቂ ክብር አንሰጥ ማለት ነውኛ ወይስ ምንድነው ችግሮቻችን መነሳት አለባቸው
0: ችግሮች መነሳት አለባቸው አይቸው ችግሮች መነሳት አለባቸው አሁን ለአሁኑ ግን መታሰቢያውን የሰዎችን ስሜት ለማዳመጥ መፍትሄ ይሆናል ወይ ነው
8: የሰዎች ስሜት አብዛኛዎቹን የጠየቀ ለመጠየቅ ያደረገነቸዋሉ በማታው ስርጭቱም ታቀርባቸዋለህ በአሁንም ከኛ ቀጥን ታቀርባለህ ነገር ግን አሁን እዚህ ጋር አቶር ያሉ እሳቸውን የሚሉትን ንግግር ይጨርሱና መስመሩ ወደና
9: አንድ ድክመት አለብን በእኛ በህብረተሰቡ መካከል አንድ እኔ እንደ ባህል ልበለው እኔ እንጃ ድሮም ስመዘግብ ሙታኑን ምን ልታደርገው ነው ደሞ የሞተውን ምን ልታደርገው ነው የዛሬ 40 አመት እኮ ነው እኔ ያሳለፍኩትን እንትን አላሳለፋችሁትም አዛ በኋላ ደግሞ የእርስ በርሳችን የራስ መግባባት አለ መግባባት ሁሉ ብዙ ነገር አሳልፈናል ደሞ ዛሬ ደስታ ፌስቲቫል አይደለም ይያልኩኝ ነው ይሄ መስታወሻ መስዋዕትነት የከፈልንበት የህዝባችን ነው የጠቅላይ ሚኒስተሩም አይደለም የፕሬዝዳንቱም አይደለም ህዝባችን እርስ በርሳችን ቀደም ጧትም ተናግሬዋለሁ ዘረኝነት አለ የለም ይያልኩ አይደለም ዋናው መጥፎው ደግሞ የእርስ በርሳችን ጉዳይ ነው ይሄ ደግሞ መሸፋፈን የለበትም 40 አመት አልፏል አንድነት አንድ አመት የሆነ እዚህ ሀገር 10 አመት ይኖረው 40 አመት ለምጣ ሁሉም በኩል አይነ ተያይቶ መተባበር መቻል ያለብን እንጂ እየሸፋፈን ካለፍ ነው ችግር ላይ ችግር እየፈጠረ ነው ምንደው
7: ኦሪ ረዳ ሰጠ ትክክል ነህ ይቅርታ በእውነትም ሰጠ ዘመነ አሁን የውል ቅድም ያሳሰብከው ነገር አለ የተቀረጸ የጠቅላይ ሚኒስትሩ የፕሬዝዳንቱ የከፍተኛ ባለስልጣን ንግግራቸው በቀጣይነት እንደሚቀርብ ተናግረዋል በእውነት ጠቅላይ ሚኒስትሩ ያደረጉት ንግግር እስራኤል ሀገር ለሚገኘው በእስራኤላውያን በሙሉ ማህበራዊ ህይወታችን ለማሻሻል እና የተለያዩ ለሚቀጥለው ትውልድ የሚበጅ ተቋማት የባህልና ቅርስ በኢየሩሳሌም እንደሚቋቋም ሁሉ ተናግረዋል። በጣም የተናገሩትን ቃል በቃል ተርጉመን እንደምናቀርበው እርግጠኛ ነኝ።
8: 17 የተቋቋመ እኮ ነው አዲስ አይደለም ይሄ በ2017 የተቋቋመ እኮ ነው። ታላል ባለፈው ታላል ዶለ እንትና ድርጋው የነበረች ነው ምን ለውጥ አለ ነው እኔ እዛ ስለለውበት ለውጡን ለዜጎቻችን ለህብረተሰባችን እኮ አልደረሰም። ተቋቁሟል ማለት ብቻ በቂ አይደለም። ይሄንን ኪሱ መስጠት አያስፈልግም። የፖለቲካ አሁን የምርጫ ጊዜ ነው። የምርጫ ጊዜም ሆኖ ደግሞ በርግጥ መንግስታዊ መሆናችሁ ጥሩ ነው እናንተ ይገባኛል ያው የስራቱ የስራውን ጉዳይ ስለሆነ የሆነው ነው ግን
0: አይደለ አቶ ኦሪ አንዴ የሰዎችን ስሜት ዛሉት ቤተሰቦቻቸውን ለማሰብ የሄዱትን ትኩረት አድርገን በችግሮች ዙሪያ ማታ ወይም ነገ እንነጋገርበት ነው። አሁን እንደዚህ ሆኑ ሰዎች ለምን አልመጡም እንደዚህ አይደረግም የሚለው ለዚህ ሰዓት አመች ነው ወይ የሚለው ነው እኔም ጠይቃችሁ ሁላችሁንም
8: አብረሰባችን ወስተ ያለ ችግር አለ። አሁን እንዳልኩ መፍቴዎችን በየጊዜው ከማንሳት አልተቆጠብንም። ለመንግስትም ሆነ የክነሴት አባላት ተመረጡት በሙሉ ህግ ያውጡ ነበሩ። ጥሩ ነው መሳተፍ ጥሩ ነው። የሆነው ነው ግን ህግጋት ቢጨምሩ ኖሮ እነኚህ አሁን ዛሬ የምታለቅ ሲያለቅሱ ወይም ብሶታቸውን ሲገልጹ የነበረው ሁሉ የስነ ልቦና ሆነ የኢኮኖሚ ሆነ እርዳታ ቢሆንላቸው ኖሮ ይህ ሁሉ እንትን አታየውም ነበር።
0: አቶ ኦሪ ለሌሎችም ለማጠቃለል መንገድ ለሌሎችም አድማጮች ያዛሉትም እድሉን እንድንሰጥ
8: ያው ከኛ የሚጠበቅ ከኛ ህብረተሰቡ ብዙ የሚጠበቅ ስራ አለ። መተባበር ይኖርብናል። መከፋፈል ሳይሆን ነባር ወይም አዲስ መባባል ሳይሆን ጠቅላላ ባለመልኩ የተጎዱ የህብረተሰቡ የዚህ የሚፍጻሙ ሸሞኔ የሌላው ሰለባ የሆኑ የህዝቦቻችን አካል አሉ። እንደው ዝም ብሎ ሩጫ በሩጫ ገሌ ሞተ ወይም ገሌ እንደዚህ የሆነ ሩጫ አይነት ሳይሆን አስቀድሞ ሊሆን የሚችለውን ነገር ማድረግ ነው የሚኖርብን እና በዚህ ላይ በዚህ ዙሪያ ተመራጮችም ሆነ የህዝብ ተወካዮች ሊስታ

0: ሌሎች እናንተ ጋር አሉ ወደ መታሰቢያው የመጡ ሰዎች ካሉ እንግዲህ አናግራቸው።
1: ከወደ ሌሎች ሰዎች ስለዘገየ እንሰጠኝ አሁን እንግዲህ እንትካን ሰዓት በፊት ነው የተጠናቀቀ መንግስታዊ ዝግጅቱ ብዙ መቆየት አልቻሉም። በጣም ይሞቃል በነገራችን ላይ ዛሬ ታርሄርተል በጣም ይሞቃል። ግን ያው እንግዲህ ቀደም ሲል የድምጽ ኤላክ ነው አለ ቀርጠም ወደ እናንተ እሱ ተዘጋጅቶ ቆሎ ይስማ የካልሆነ ደግሞ ያው የቆይቶ ነገም ማለት ነው ደማታም ይስማል በማታው ስርጭት። በአጠቃላይ ግን የነበረው ነገር ከዚህ ያው እንግዲህ አሁን አቶሪ በርግጥ ግንባር ቀደም ካዘጋጆች መታሰቢያ ሀውልት እንዲሰራ ሀርርጥል መስዋዕትነት ተከፈሉ ሰዎች መካከል አንዱ ነው። ያው ችግሮች ላይ ብቻ ትኩረት ከማድረግ የተሰራውን ጥሩ ነገር ይዞ ጎደለውን ለማስተካከል ጥረት ማድረጉ ጥሩ ነው ያልከው እኔም በዚህ ነው የምስማማው። ብዙ ችግር አለ። ችግሩን ያው እንዲሟላ በማድረግ የተሰራውን ስራ ደግሞ እያደነቁ መቀጠል ነው። ብዙ ሰው ታያለህ እዚህ በጣም ብዙ ሰው ታያለህ እዚህ ያው ያየ ነው ህጻናት አሉ የአያቶቻቸው በሱዳን የቀሩ ልጆቻቸው መጥተው እዚህ አድገው አግብተው ወልደው ልጆቻቸውን ይዘው መጥተው አይተናል። እና ጥሩ ነው ታሪኩ በትውልዱ እየሰረጸ እየቀጠለ አዲሱ ትውልድ እየተቀበለው ነው። ይሄንንም ማንሳት ግድ ይለናል። አዲስ ገቢዎች አሉ። በአጋጣሚ ጧት ስንጠይቃቸው በሱዳን ነው የመጣችሁ ስላቸው አበኛ መጣን 9 አመታችን ነው 8 አመታችን ነው ያሉ እንባባይናቸው እየሞላ ግን በጣም ያሳዝናል። ይሄን ታሪክ ማስታወስ አለብን እያሉ ብዙ ላይሆኑ ይችላሉ። እኔ ተወሰኑ ነው ያየሁት ግን መቀጠል አለበት አው መሰራት አለበት ለሚቀጥለው አመት ለሚቀጥሉት አመታት የበለጠ ይሄ ችግር እንዲሻሻል ያለው ነገር ግን እኔ ጥሩ ነው ነው ምለው ያው
0: እሺ እሺ
2: አይቻለሁ ለማጠቃለል ያው ያለው ሁኔታ በዚህም እስከምንም 40 አመት ብዙ ጊዜ አለፈ ይባል እንጂ በዛ ስቃይና መከራ በጎዳ በጉዞ ላይ እንዳሉ እንደ ሱዳን ከገቡ በኋላ በስደተኞች መጠለያ ሰፈሮች የደረሰው እልቂት ያንን እስካሁን ድረስ የፖስት ትራውማ
0: ሻየው አንተም በሱዳን አድርገን የመጣህና ችግሩን ታውቀዋለህ። እስኪ እንደው ትንሽ ሰፋ አድርገህ ተመልከተው።
2: ያው ጉዞው ቀላል አልነበረም። በኢትዮጵያ የመንግስት ቀውስ ነበረ። የመፈንቅለ መንግስት እየተቃረበ በሆነበት ዘመን ነበረ በአብዛኛው ወጣቶች የወጣን። በአርማጭሆ በረሃ ጉዞ ላይ እንዳለን የሽፍታ ገንዘብም ሴቶችንም ለመድፈር ብዙ ሲያንከላቱ እንደነበረ ግን በተሻለ መጠን ጀተን እንመራቸዋለን ብለው ቃል የገቡልን ወንድማማቾችም የሆኑበት ጠመንጃ ክላሽኒኮቭ ጠመንጃ የታጠቁ ነበሩና በሰፈራቸው በቤታቸው አስፍረው ለማታ ማታ ልጆቻችን ለመድፈር ባደረጉበት ጊዜ እኛን ግደሉ ብለን ተከላክለናል። እዛ ደረስን በህይወት ደረስን መሰጠገባን በኋላ በእርግጥ ይሄ እልቂት በሺህ የሚቆጠሩ ቤተሰቦች ከማለቃቸው በፊት አምራኩ ከተባለው ሰፈር ገባን። እዛ ስንገባ የመስቀል ቀይ መስቀል ድንኳን ሰጠን። ድንኳን
0: ያንዳችሁ ስልክ ይረብሸናል እንግዲህ ከሶስታችን
2: ተራርቀናል።
3: እዚያ ተራርቀ
2: አንዲት አሁን በብዙ በጥቂቱ የኔም ጉዞና እንደነሱ በብዛት በመጡበት እኛ ያን አካባቢ ያንን ሰፈር አምራኮባ ከለቀቅን በኋላ ነው በዛት ያላቸው ቤስታያን ወደ ሱዳን የገቡና ከዛ በዚህ መጠለያ ሰፈር ቆይታቸው ላይ ምንም ዓለም አቀፍ የቀይ መስቀል ድርጅት አበጎ ስራ ሰራ። በሌላ በኩል ደግሞ በጣም የተበላሸ ምግብ ተጠና ብዙዎቹ ህይወታቸውን አጥተዋል። እና
3: እዚህ ላይ
2: እና በጣም
3: ሻያን ሲላቋርጠና እዚህ ላይ አጠገቤ ወይዘሮ ሀፍታም የምትባላለች በሱዳን አድርጋ ነው የመጣችው። እሷም የጉዞውን ሁኔታ እዚህ ሀገር ውስጥ የአከባበር ሁኔታ ምትነግረን። ሰላም ጤና ይስጥልን።
4: ደህና ይስጥልኝ ሻያው ደጉ፣ እንደምንህ? ደህና ነህ? እኔ ሙላቸው ሰላም ናችሁ? እኔ የቴኔስ ማኒ ልጅ ነኝ። የሚታየን ጠሩ ዮሴፍ የሚታያ ቸነፈለውይ ዘደልታ መድኃኔ እኔ የመጣሁት በአዲስ አበባ ነው።
3: በአዲስ አበባ ነው የመጣሽ? በሱዳን
4: በሱዳን ሀገር ልነድ ስንል ተያዝነ፣ ታሰርነ፣ ዳባት ወር ታሰርነ። ከዛ ወደ ጎንደር 2 አመት ታሰርነ። 2 አመት ታስረን ተፈታነ። ወለቃ ተቀመጥነ። ከወለቃ አዲስ አበባ አዲስ አበባ ለዚህ ሀገር
3: ወደዚህ መጣሽ? አዎ። ያንቺ ለዚህ ቀን አሁን ዛሬ መጣሻል? የሙታን መታሰቢያ ነው?

0: አዎ ማን እንዴት አንቺ ምንድን ነው የሚሰማሽ ላንቺ ይሄ ቀን?
1: እኔ እነሱ በመሞታቸው ለእኛ ብለው ልናገለግል ብለው ከዚች ሀገር ብለው ሳያዩ በመቅረታቸው እነሱ ከዛ ቀርተው እኛ ከዚህ ሀገር መተን የእነሱን አውልት እኛ ካልጠበቅነ ሌላ የሚጠብቅልን የለም እና የእነሱን ነፍሳቸውን የማረው ሀረገነት የተኙ መልካም ጥሩ ነው። ይከብዳል፣ ዛሬ በጣም ይከብዳል። በምንደሰትበት ጊዜ በዮም ኢየሩሳሌም የእነሱን አውልት ስለምንጠብቅ እና የእነሱ እግዚአብሔር ይጠብቅልን፣ ከላይ ሆነው ይጦልቱልን፣ ሀገሪቱን ሰላም ያርግልን፣ ወታደሮቻችን ይጠብቅልን። እናንተ
0: በጣም ጥያቄ ካለ
2: አዎ፣ ቀላል አይደለም እንግዲህ የታለፈው እና እንደው ይሄ በየአመቱ የሚደረገውን መታሰቢያ እንዴት ይመለከቱታል? እንደው የሚስተካከል አለበት የሚሉ ወይም ደግሞ አሁን ከሚያዩት አንጻር ለህብረተሰቡ የሚያስተላልፉት መልእክት ካለ?
1: እኔ በህብረተሰቡ ማስተላለፍ በእነሱ በጠሎቱት እነሱ በሰገዱት እኛ ከዚህ ሀገር መተናለኝ ሀገሪቱን ሰላም ያርግልን። ማርና ወተት የምትዘፍንበት ሀገር እንደ ሀገራችን የሚበላ አልታጣም፣ የሚለበስ አልታጣም። ጠረታ ህዶት ዘካሴላ ዝድር በማሀረት አክዶት ሊዮት ሀዛካ ለአሚን በካዶች ባርኩ ብግላሸ ይማኑ በአሸም በሙና ስለማ የጋኑ ለአረተ ዘ አኔ ባቲ በግል 14
2: ጥሩ በአማርኛ ቢሆን የተሻለ ነው እንግዲህ
1: እዚህ ዛሬ ብዙ ሰው ነው የተገኘ፣ አንድ የቀረ የለም። በአመት እመጣለሁ። እንደዛው ነው፣ እየቆየ ነው የሚጨምር እንጂ አይቀንስም። እየቆየ ነው የሚጨምር እንጂ አይቀንስም። እና አመሰግናለሁ።
0: እሺ፣ እስጥልን። እናመሰግናለን። እንግዲህ ይሄን ይመስላል። ሰጠይ
2: ጥሩ ለማጠቃለል ሞክሮ ወይ ሌሎች አድማጮችም ካሉ እሱ ታዳሚዎች ርምጦ የምታሰበው ካሉ?
3: በሙሉ ሄደዋል። በሙሉ መታሰቢያው ሰንሰዓት እኮ አበቃና ማንም ሰው አልቀረ ማለት ይቻላል። በአሁኑ ሰዓት ቀደም ሲል አዎ፣ በሺዎቹ የሚቆጠሩ ወገኖቻችን ተሳትፈዋል። አሁን በእውነትም ለመናገር ቢፈልግ አለ ከዚህ ጎን ለጎን
0: እዚያ እንዳለ። እስቲ ቆይ ጤና ይስጥልኝ።
4: አይ ጤና ይስጥልኝ።
0: ስም ማን ይባላል?
4: ወርቆ ቢራ ያለው።
0: ከየት ነው የመጣኸው?
4: አሽዱድ።
0: አንተስ ቤት ነው እንዴት ነው የመጣኸው? ይህን መታሰቢያ ቀን እንዴት አየኸው?
4: አዎ ይህን መታሰቢያ ትንሽ በአማርኛ ይከብዳል የምናገር፣ ግን እኔ የምታይ ነው የመጣ ያለው ዮሴፍ ይባላል ሱዳን ሀገር የከረ የሞተ። ስለዚህ እኔ ከምሽተ ጋር ከላጆች ኮ ጋር አምስት ልጅ ያሉ እንመታለን።
5: በብራይ ሲናገር አይቸው ተርጉመው
0: ትመጣለ።
2: በአማርኛም ጥሩ ነው። አሁን ማካሄዱ
5: ምናልባት መናገር የሚፈልገው እንዲናገር ብዬ
4: ነው። ዛኒ ሙሰማት ኮም ሊወርቁ ያሎ ቢራራ והבאתי את אשתי ואת הילדים כדי להבין, לחבר אותם למקום הזה.
0: חגגו לך את היום הזה?
4: כן, אנחנו נעים ברוך השם 5 ילדים, הבאתי את כל הילדים כדי שנתחבר ליום הקדוש הזה. מבחינתי זה אחד הימים הכי קדושים בשנה, להזכיר למה אנחנו פה בישראל, איך הגענו, למה, בזכות הקדושים, כל אחד מהקהילה שאיבדו אותם, ביניהם זה סבא שלי, יאלו יוסף, שהקריבו את עצמם, בשביל העלייה לארץ.
2: נתרגמו על אדמה.
5: נתרגמו, שתן יאללה, גבים שלנו.
2: הייתו.
0: תכלל להגן תרגום על זה. האם אתה מעביר את זה לילדים שלך, אתה מספר להם כאילו על היהדות אתיופיה, בכלל על המחיר ששילמו, במיוחד אלה שעלו.
4: כן, אז זה מאוד חשוב לי להעביר את זה לילדים שלנו, לדור הבא, לדור הצעיר, כי בסוף אנחנו כקהילה, הרבה פעמים כמבוגרים, שומרים את זה בבטן, את כל החוויות ששברו. מי שעבר מסודן, שזה אבא שלי גם, ואחים של סבא שעברו את הדרך בסודן, לא סיפרו הרבה. לא מספרים על המעשה, וזה אנחנו מדובבים אותם, שכן יספרו על העלייה, כן, שאין מה להתבייש בזה, הם עברו גבורה, זה מסע לא
2: ש... היי צ'או, נהיה תרגום נהנטורנו.
4: ולהוציא אותו לספרות, והכי חשוב לי, שגם אמרתי את זה לנציגי הממשלה, שהסיפור הזה שלנו יהיה במשרד החינוך, שזה יעלה, כמו שלומדים על העלייה הראשונה וכל העליות האחרות, אנחנו נלמד על העלייה הזאת עוד, לא רק יוצאי אתיופיה, כל משרד החינוך, כל ילדי ישראל.
0: בסדר, תודה רבה לך.
2: היי צ'נה ברמי.
3: אהו, מתרגום בהספלגה, לדגעת את הספלגה, צ'ו, אהו, בירה, בזעם, בלגעו, כזיך, በልጅነት እንደመጣ ነው በብራይስ ችሎታው እንደምታዩት እዚህ እንደተወለደ ስለሆነ እሱ ያለው ምንድነው ለዚህ የሙዚየሙታን መታሰቢያ ስነስርዓትም ቤተሰቦችን ልጆችን ባለቤቴን ይዤ መጣውና ቅዱሳን በመጉዞ ላይ እንዳሉ የሞተ የቀሩ ወገኖቻችን እነሱ ለማሰብ ሲባልና
0: አሁን አያቱ ቅድመ አያት በሱዳን
5: እንደሞቱ አያቱ ምሚታው
3: ይሄን ለማሳወቅ ለተተኪው ትውልድ በቀላል ነገር አይደለም። በፍቅር በቅዱስ ወደ ቅዱስ ኢየሩሳሌም ጉዞ ላይ እንዳሉ እና እንዴት ብለው እንደሞቱ ለማሳወቅ ለከታይ ልጅ ለከታይነት ለማሳወቅ
0: ለማሳወቅ ያስፈልጋል። አሁን
2: ትምህርት ሚኒስተር
5: ሊያውቀው ይገባል ነው ለአስተምር ይገባል ነው ያለው ወደ ሁሉም ያው የእስራኤል ሀገር ልጆች በሙሉ። ስለዚህ ያለ ስለዚህ አመጣጥ ስለኛ አመጣጥ በትምህርት ሚኒስተር በመጽሐፍ ውስጥ ተጽፎ ሁሉም ማወቅ አለባቸው። ልጆችንም እንግዲህ የተወለዱ ልጆችን ሚስቱንም ዘው የመጣው እሱ አያቱ ነው የሞቱት ሚታው አባቱ አጎቶቹ ሙተዋል አባቱ ነው እንግዲህ የመጣ እዚህ ሀገር ገብቶ እሱ እዚህ ነው የተወለደ። ከባድ መሆኑን መገንዘብ ይቻላል። ለምን እዚህ ተገኘን ለማለት ታሪኩን ለማወቅ ነው ልጆችን እንጂ የመጣሁት ነው ያለው። በተለይ በመስራዳኪ ኑህ እውቅና ሰጥቶት እውቅና አለው በርግጥ እውቅና ስላለው ብሔራዊ ለታሰቢያ ይታሰባል። ግን ሁሉም ልጆች መማር አለባቸው በትምህርት ተቀርጾ ነው ያለው።
2: ያ ትምህርት ክፍል ሆኖ ትልቅ ትኩረት ቢሰጠው እንደመጀመሪያ ሁለተኛው አለ ያለበት ሁኔታ ትልቅ መልክት ነውና
5: መልክት አለው። አዎ
2: የመንግስት ባለስልጣናት ሊያስቡበት የሚገባ ነው። በትምህርት ዘርፉ የሚሰሩ ሌሎችስ አድማጮች እዛ አሉ ወይ? አሁን ወይስ ለማጠቃለል ተሞክሩ?
0: እየተዘዋወርኩ ነው እኔ እንዳገኝ እንዳልፋልፋል። ነገር ግን እዚህ በተጨማሪ እንደገና ቀደም ሲል ካነጋገርኳቸውም አንዳንዶች ከተናገሩት ነገር እንደው ለማለት ብፈልግ ይህ ቀን የጠየቁ ሰዎች አሉ። ይህ ቀን በጣም የተከበረ ቀን የተቀደሰ ቀን ነው። በመንግስታዊ ደረጃ መከበሩ በጣም ደስ ይሰማቸዋል። ቀደም ሲል እንደተናገርኩት ግን አሁን እያንዳንዱ እንግዲህ እንዴት እንደሚመለከተው ነው። የሰዎቹ ትንሽ እየቀነሰ መምጣት ትንሽ ነው ማለት አይደለም፣ ግን ከባለፈው አመት ጋር ሲነጻጸር ትንሽ ሰው ነው። ለምንድን ነው እንደዚህ የሚመጣው? እንደገና ደግሞ አንዳንዶች እንደሚሉኝ ምንድን ነው ቀደም ሲል አሁን ይህ እንዳለው በትምህርት ሚኒስቴር ደረጃ በትምህርት መጽሐፍ ወጥቶት በደንብ የእስራኤል ህዝብ እስራኤል እንዳቆም መሆን አለበት ያሉኛሉ። አንዳንዶች ደግሞ ልክ እንደ ሙታን መታሰቢያ የአደጋ ማስጠንቀቂያ ደወል ወይ መታሰቢያ ደወል እንደሚሰማው ለምን ስ እንደዛ አይሆንም እያሉ የጠየቁ ሰዎችም አሉ። አዎ እና
5: መታሰቢያው
0: እንደዚህ አይነት የሚጠይቁ ሰዎች አሉ። እና በአንድ በኩል በምናይበት ሰዓት በእውነት ይህ ቀን መታሰብነት የመታሰቢያ ቀኑ በዚህ በዕለተ ኢየሩሳሌም በኢትዮጵያ ወደዚህ በምንመጣበት ሰን በመጣንበት ሰዓት ኢየሩሳሌም እያሉ ነው እንጂ እስራኤል ሀገር እያሉ አይደለም የመጡተኝ ወደዚያ ስመጣ እና ያን ምሳሌም ማለት በዚህ ቀን መሆኑ አንድ ትልቅ ነገር ነው።
2: አንድ ችግሮች አሉ በሚላቸው የበለጠ በሰፊው እንወያይበት። አሁን
3: አንድ ምለው ነገር በቃዳችሁ አንድ ምለው ነገር ሙታን ምድረ በዳ ሱዳን ሙተው ቀሩ፣ ነፍሳቸውን ጻድቃን ሙተው ቀሩ። አሁን የቀረው በህይወት ወደዚህ መጣን። በሱዳን ምድር እኮ ወደ 8000 የሚሆን እስራኤላውያን ነው የገባን በህይወት። አሁን ከዛ በኋላም ያሊያ ከኢትዮጵያ ወደ እስራኤል ጉዞ ቀጥሎ እንደምታውቁት በሚብጻ ሽለሞ በ1991 ዓመተ ምህረት ደግሞ በ14000 በላይ በአንድ ቀንና ሌሊት የመከላከያ ሰራዊት የአየር ኃይላችን አመጧቸውና ከዛ አሊያው የተጠንቀው ቀስ ብሎ የተወሰኑ ሰዎች በየጊዜው እስካሁን ድረስ ይመጣሉ። እኔም ማለት የምችለው ሙታንን ነፍስ ይማር እያልኩኝ አሁንም ቢሆን የቤተሰብ ወገኖቻችን እስካሁን ለብዙ አመታት ያህል ወደ እስራኤል በመምጣት ከቤተሰቦቻቸው ጋር ለመቀላቀል በጎንደር በአዲስ አበባ ያሉ ወገኖቻችን ደግሞ እንዲያው መተው እንዲገናኙ የፈጣሪ አምላክ እርዳ ይስጥላለው። ከዚህ አጋጣሚ
2: ጥሩ ነው እንግዲህ ችግሮች አሉ በሚባሉት በሰፊው እንወያያለን። የመታሰቢያው ቀን አይደለም ችግር የሚፈታው። ለማንኛውም
5: እንወያይበት። አሁን ያልከው ነገር በመታሰቢያው ቀን ችግሮች እነሱ እና የመታሰቢያው ሰሞን እዛ ደግሞ አመቱ እስኪደርስ ድረስ ይረሳል። እንደዛ ባይሆን ጥሩ ነው። ግን ሰው የቀነሰበት ምክንያት ይቅርታቸው ሰው ቀነሰ የሚባለው አሁን ብዙዎች ማግሌዎች ቅድም አንዲት ሴትዮ አለ በትራክተር መንገድ ላይ እንትን ያሏቸው እግራቸው ሁለት እግራቸው መራመድ አቅቶት ግን ልጄ 47 ዓመት የሆናት ነበር አሁን ሱዳን ቀብሬያት ነው የመጣው አሉ። እንደው ለማነጋገር አልቻልንም በጣም አማቸው ስለነበር አምቡላንስ ይጠራ ወደ ሕክምና ሄዱ እየተባለ በጣም ያሳዝናል። አሁን እንደነዚህ አይነት ሰዎች አይመጡም ቤት ሆነው። በተለያዩ ከተሞች ደግሞ አሁን በየከተማው የመታሰቢያ ሀውልት እየተሰራ ነው በሱዳን ለሞቱ ወገኖቻችን እና እዛው ላይ ሻማ አብርተው ይቀራሉ አይመጡም ወደዚህ አቅማቸውም እየደከመ ስለሆነ እና መፍትሄው ነው የሚመስለኝ ወጣቱ ትውልድ መተካት አለበት በታላላቆቹ እና እንግዲህ ይሄ መፍትሄ እየሆነ ይሄዳል ብዬ አምናለሁ። ብዙዎች የማይመጡበት ምክንያትም ይሄ እንደሆነ ዛሬ ራሱ በየከተሞች አለ መታሰቢያ ዛሬ ምሽት ጀምሮ ነገ እና ይሄም ማንዋን ችግር ተብሎ የተጠቀሰው
2: ጥሩ እንግዲህ ማጠቃለል ሞክሩ ከዚህም ለማሰማት እንፈልጋለን የጧት ቃለ ምልልስ የተደረገላቸውን ሰዎች ማጠቃለያ ከሻያውን ጀምር
3: እንግዲህ ማጠቃለያ ይባል እንጂ በቀጣይነት የምንዘገበው ነገር ነው መናቀርበው ነገር ነው
2: አሁን ስርጭት ነው
3: አሁን ያውልህ አከን የድምጽ መጋጨት ሁኔታ ስላለ አድማጮች ጽናት ባለው ሁኔታ
2: ነው አይ ጥሩ ነው እየሰማናችሁ ነው በጥሩ ሁኔታ ኢሻያው ባጭሩ ማጠቃለያ እናቀርብ
3: አዎ እንግዲህ በአንድነትኛችን በመካከላችን በሙታነሳቸውን ይማር በየጊዜው በሚደርስ ማር ሎኝነት ልበለው ዘረኝነት ልበለው በሚከሰተው ነገር ሁሉ መቋቋም የምንችል በድሮ የመጣ በአዲስ የመጣ የሚለውን ወደ ኋላ ተወት አድርገን በአንድ ላይ ነው መታገር ያለብን በእውነት ወደ አሁኑ በእውነት ህብረተሰባችን እንደዚህ አይነት እያስወገደ በፍቅር በአንድነት እየተሳሰረ ያለ ስለሆነ የኔ አዲስ ገቢ በመሆኔ የሚል መጥፎ ስሜት ያላቸው ሰዎች ካሉ ትክክር አይደለም እንፋቀራለን አሁን ባለፉት ቅርብ ቀናት በፔታቲክባ ከተማና በቨርሴባ የተፈጸመው የግፍ ግድያ ወጣቶችም የመገደላቸው ምክንያት በማድረግ ነፍሳቸውን ይማርና ብዙ የነባር ሳይራውያን ህዝብ አዲስ ገቢ ሳይባል የማህበረሰባችን አባላት በአንጀት ሀዘን ተሰምቶናል በጣምና ይህ መቼም እነዚህ ህይወታቸውን አጠፉ ወጣቶች ተሰው ተገደሉ ይህ ችግር ጊዜ መቼም እኔ እንደማስበው አንድነት እንድንሆን መስዋዕትነት ከፍሏል ማለት ያስችላልና ነፍሳቸውን ይማር
2: እናመሰግናለን አይቸው ማጠቃለያ
0: ለማጠቃለል ያህል እኔ ማለት የምፈልገው ነገር በዚህ ዙሪያ አንዳንድ ምናልባት ችግሩን ጎልተ ተናገር የሚባል ሁኔታ ካለ ሁላችንም እናውቀዋለን። ትኩረት ሊሰጠው የሚገባ ጉዳይ ነው።
2: አዎ ትኩረት መሰጠት እኮ አለበት ልክ ነው ችግሩ ግን አሁን ስሜታቸውን ብናዳምጥ ሰዎችን ለማለት ነው። እሺ
0: ትርና በአዲስ አበባ በሌላ የመጡት የመታሰቢያ ቀን የሚል ወደፊት እንዳይመጣ ነው። ቤተክርስቲያን አካባቢ እንደዚህ ለሙታን መታሰቢያ ተብሎ በአዲስ አበባ ለመጡት ተብሎ የተዘራ አንዳርታ አለ። በቤተሰብሽም እንደዚህ ተብሎ የተሰራ እንዳርታ አለ። ይህ መከፋፈል እንዳይኖር ነው። ዛሬ የሁላችንም ነው። የሁላችን እንደ አንድነታችን ባንድነት ብሎ ትኩረት ለመስጠት ነው። ከዛሬ ውጭ ደግሞ ይሄን ርዕስ በሌላ ጊዜ አንስተን ደግሞ አናወራውም አንወያይበትም ሁላችን እናውቀዋለን ለምን። ስለዚህ እንዳጠቃለይም ለማጠቃለያ ቀበሩ ወደ አንድነቱ ይውሰደን ሰላሙን ይስጠን እነኛ የሞቱት መታሰቢያ ቀን ይከበርላቸው ነፍሳቸውን ይማር የ ማነች ህፃን ሃይማኖት ቤተሰቦችም ዛሬም እዚህም ተገንተው ነበር እነሱም ትንሽ ድምጣቸውን ለማስተማት ሞክረው ነበር ዞሮ እሷንም ቢሆን በሰላም ተመልሳ ከቤተሰቦቿ ጋር የምትከላከልበት ጊዜ ያምጣልን ነው መላው መሰከረ
2: ጥሩ የወርቅ ነሽ ማጠቃለያ
5: ማጠቃለያ እንግዲህ ያው የሞቱትን ወገኖቻችን ነፍስ ይማር ቀሁ ነው መታሰቢያው የበለጠ መጠናከርና ማስፋት አለበት ያው እንግዲህ ያዛውንት የቀደመው ትውልድ ሲያልፍ አዲሱ ነው የሚተካ አዲሱ ማስቀጠል አለበት ይሄ እንደው በሁሉም ነገር የመከፋፈል ነገር እንደንተን ማይነሳ እንደው ያያው ነው ጥሩ ነው በያስባለሁ አንድ የሚያደርጉ ነገሮችን ያነሳን ነው መቀጠል ያለብን ግድ ያው ነው ወደፊቱም እንደዛ ነው እኛ ባናደርገውም ጊዜ ያደርጋዋል ጊዜ ጉዳይ ነው ብዬ ነው የማምነው ጥሩ ነው የሃይማኖት ጉዳይ ያው ቤተሰቦች ነበሩ ፎቶዋን ይዘው ጠቅላይ ሚኒስትሩም ተናግረዋል ስለሷ የሞቱ ወጣቶችም ሰሞኑን በፔታቲክባ በበየርሸባ የነሱ ጉዳይም ያው ባለስልጣናቱ አንስተውታል እንዲህ አይነት ነገሮች ቢጠፉ አንድነት እየተጠናከረ እንግዲህ መታሰቢያው ምንድነው ነገሮችም ጎልቶ ቢወጡ ብንተባበር ጥሩ ነው ብለው አንድነት ኃይል ነው ይባል የለ የሞቱ ወገኖቻችን ነፍስ ይማር ጀግኖች ናቸው እነተም ጀግኖች ናቸው የነሱ ህይወት ማለፍ መቼም አንዱ ሰው አንዱ ሲሞት አንዱ ለማትረፍ ነው እና በእስራኤል ታሪክ እንደዛ ነው የነሱ ህይወታቸው ማለፉ በበረሃ ለዚህ ለመጣው ሰው ትልቅ መታወቂያ ብሔራዊ ምልክት ናቸው ነፍሳቸው ማለት
2: አሁልቱ እንደው የቀራለ ሻያው
3: እንደው ፍቃድ ይሁንና ቀደም ስናስተዋውቅ በዚህ የሞታል ስነስርዓት ላይ ከፍተኛ የመንግስት ባለስልጣናትን በከብዙ በጥቂቱ ተክሰናል ለፍንና የማህበረሰባችን አብራክ የወጡ ባለስልጣናት የክነሴት አባል ዶክተር ባካ መላኩ የቀድሞው ምክትል ሚኒስተር ጋዲ ባርከን የመሳሰሉ እና ሌሎች ድርጅቱ ማህበረሰባችን የሚወክሉ አስተዳዳሪዎችም ሳይሳተፉ ለማለት ነው።
2: ጥሩ ለሶስታችሁ
5: ከሳውስና ራባናትም አሉ። ያው ንግግር ያደረጉት ስለጠረጠስን ነው እዚህ ላይ። ያው ሶስት ነበሩ ራባናት።
2: ጥሩ እንግዲህ ያልተጠቀሱ ካሉ እናንተ ናችሁ በታው ያላችሁ ያያችሁትን ጥቀሱልን። በተረፈ እንግዲህ እናስደምጥ አዲስ ነገርም ካለ መጨረሻ ላይ እንገናኛለን። ሰላም ቆይታ።
5: ሰላም
2: ቻው ቻው።
6: ተንስልኝ ቄስ መሰረት
7: ሰላም ጤና ይስጥልኝ። አይቻው
6: ይሄ ቀን ቀላል ቀን አይደለም። ወደ ከኢትዮጵያ ወደዚህ ወደ ሀገረ እስራኤል ስንመጣ መንገለ ለተሰውት መታሰቢያ ቀን ነው። እንዴት ሲያስቡታል እርሶ? ለእርሶ ምን ማለት ነው ይሄ ቀን?
7: እውነት ነው ይሄ የዘወትር የሁልጊዜ ተውሰት ነው። አባቶቻችን ወገኖቻችን አሁን ስለ ስንት አዛውንቶች እችን ሀገር ለማግኘት ያንን ጉዞ ያንን የሱዳን በረሃ አሁንም የአርማጭሆ በረሃ ትንሽ ትልቁ ሀዛዛውን ህጻናት ተጉዞችን አገር ለማግኘት ሲሉ በዛ በረሃ የቀሩት ወገኖቻችን በህይወታችን ልንረሳቸው አይገባም፣ በህይወታችን ልንረሳቸው አይቻልም። እና ስለዚህ እነሱ በይችን አገር እንደ መርህነት ይችን አገር የመጀመሪያ መንገድ በመክፈት ብዙ አዛውንት እንሞታለን ብለዋል። አሰቡም ነበረ ኢየሩሳሌም ቅድስት ኢየሩሳሌም ህንጽ ኢየሩሳሌም እንገባለን እያሉ አሁንም ምኞታቸው ሳይሳካ ብዙዎች ወገኖቻችን እዛ ቀርተዋል። እና ስለዚህ በእስራኤል አምላክ እርዳታ ይው በእስራኤል መንግስት አጋዥነት በእኛም በወንድሞቻችን አበራካችን ያሉ ወንድሞቻችን ሰዎቻችን በመጠናከር ይሄ ሀውልት እንዲሰራ እንዲያውም ለብ ኢየሩሳሌም ማለትም እንግዲህ ሀር ሄርጼል አይደለም እና በዚህ አው በትልቁ ደረጃ ይችን ሀገር መጀመሪያ የገነቧ ታላላቅ አዛውንቶች ታላላቅ ሊቃውንቶች ታላላቅ ለዚች ሀገር ያሰቡ ብዙ ስቶሪያ ያው የሰሩ ሰዎች የወደቁበት ቦታ እንዲያውም የኢየሩሳሌም ቀን ተብሎ በዚህን ቀን ወገኖቻችን ሲታሰቡ የኛ ትልቅ በእውነት ትልቅ ስሜት ይሰማናል። ጋባ ነው ትልቅ ነው። እና ስለዚህ ይህን ነገር በህይወታችን እንዲረሳ መሆን የለበትም፣ ለልጆቻችንም እንዲቀጥል መሆን ያለበት ሁኔታ ነው። እና ይህ ለእኔ በጣም ትልቅ ነው ብዬ አስባለሁ።
6: እግዚአብሔር ይስጥልኝ ነፍሳቸውን ይማር። ጤና ይስጥልኝ አባባ።
8: ጤና ይስጥልኝ።
6: ስሙ ማን ይባላል?
8: ካሳው ማር ፍሳ እባላለሁ።
6: ዛሬ ለምንድን ነው የመጡት እርሶ እዚህ?
8: ያው የዘመዶች አዝካራ ነው።
6: እርሶ በሱዳን ነው የመጡት?
8: በሱዳን ነው የመጣው።
6: ሲቱ ውስታው እንዴት ነው?
8: ካሸ ነው የሱዳን አመጣጥ። መቼም እኛ ሁኔታውን አጥንተን ወሬውን ሰምተን እየሰማን እንሙት ብለን የወጣነ ስንወጣም የሞተ ይሙት የቀረ ነው ንግባ ብለን የመጣነ እና ያ ችግርም ገጠመን። ከዛ አባቴ አጎቴ የእህቴ ልጅ ከእኛ ቤተሰብ 78 ሰው ነው የሞተ እና ብዙ ሰው አለቀ። ግን የተረፍነው ገባነ። አባታችን ቢሞት ልጆች ገብተናል እና አጎቴም እንደዚሁ ሞተ። እዛው ለው ቢሞቱም ቤተሰብ ልጅ ገብተናል። እና አሁን መቼም ችን ሀገር የመሰለ አይገኝም። ችን ሀገር የሰጠና አምላክ ስሙ ይባረክ ስሙ ይቀደስ። ኋላም ደግሞ ታገልነ ለዚህ ነገር ያው ብዙ ታግለናል፣ ብዙ ለፍተናል፣ ብዙ ደክመናል። በኋላም ለዚህ ነገር በቅተናል። እና አምላክ ክብር ምስጋና ይሙላ። በጣም አምላክ እናመሰግናለን። ከች ሀገር የጣለን አምላክ የተባረከ የተቀደሰ ይሁን።
6: እግዚአብሔር ይስጥልኝ ነፍሳቸውን ይማር። እርሶ ማን ይባላል?
9: ለአባቡ ይመረው እባላለሁ። ወይት የተገድ ቢመረው ነፍስ ይማርልኝ። አውቃለሁ ደባቅ ነበርነ ነፍስ አረግህነት ያግባ በመንገድ እዚያው ወዲያው ውድቅ ብላ ስለሞተች ሱዳን ሀገር ነፍሷን ይማረው ይታለም።
6: ነፍሳቸውን
9: ይማር። ሙላውን አረገነት ያግባ። የስራ መንግስት ያኖርልን። እንደዚህ አድርጎ ያስበማን። ከዚያ የወደቁት ነፍስ ይማርልን።
6: ነፍሳቸውን ይማር።
10: ስሞት ማን ይባላል?
11: እኔ ምስጋናው መልኬ ነው ባል። ግን እኔ በሱዳን አልርኩም። ወንድሜ 12 ራሱን ነው ሙቶ የቀረ በሱዳን።
10: 12ቱን ቤተሰብ
11: 12 ቤተሰብ ነው የሞቱ። እንዳለው መልኬ ይባላል። በሱዳን የሞቱ ፈልጉ መለሰ ምሽቱ እና 12 ራሱን ነው የቀረ እኔ ግን በሱዳን አርኩም በአዲስ አበባ የመጣውታይ ነፍሳቸውን ይማር
10: ሀውልቱ በመሰራቱ ምን ይስማውታል
11: በጣም ደስታ ነው ምን የእስራኤል መንግስት ይሄን ነገር ሰምቶ ግን በመተባበር ለህዝቡ እየመጣነ ሲማር ይያል እንዲል ይሄን የሰደረ ግን ያሰደሩትም መንግስትም ያሰደሩትም እድሜና ጤናስታቸው እናንተ መንጋዘጠኞች ሁላችሁ በሙሉ የሞተውላ ነው ሲማር ይያላችሁ ምታሳስቡነን እድሜና ጤናስታቸው
10: እሺ ስላነጋገራችሁ እናመሰግናለን ስሞት ማን ይባላል
12: አዎ ማህሪ
10: አታውቀው በሱዳን የመጡት
12: በሱዳን ተወጀ አስወንዳ ስደርስ ሱዳን ይዞ መልሶ ለመተማ ሸዲህ ልጆችን ሶስት ልጆች ቀብሬ ነው ተመለስኩኝ ወንድሜ እኔ ጋር ሄዶ ቀርቶ አሁን በ36 አመቱ የመጣው ጌታነ ማህሪ የኔ ወንድም ነው
10: እርሶ ወንድም ነው በቀደም አነጋግረን
12: ሄደው እሱ ነው መንገዳ ብር ነህነ ልጅ እየተሸከመ እሱ ነው ሆደን መተማ ላይ እዚያ መተማ ስንሰነብት መኪና እኔ ስራ ስህድ መኪና ሲመጣ አልፎ በመጣ በተሰበን ተቀለው ወስደዋቸው ለምንትን ለሸዲህ በመጥሽ በመጣ ዛዲያ ኋላ በል አንተ እንግዲህን ማልዳን ተራሃለን አምተው ሰዎች ዘነቁ እንጂ እንደዚያ ነው ልጅ
10: ከባድ ነው ወንድሞት መምጣት እንኳን ደስ አለዎት ደሞ ለሞት
12: ወጥቶ ግነብስ ማንዳ
10: እዚህ አሁን ስታለቅሽ ነው ያየንሽ ነው ሻማ የለኮስሽ ከመታሰቢያው በሱዳን ነው የመጣሽው
13: አባቴ እናቴ እህቶቼ ወንድሞቼ በሙሉ ነው የመጡ
10: አንቺ
13: በባለቤቴ ጋር በእንጠምሽ ነው የመጣው ሙሽሎሞ
10: ስምሽ ማን ይባላል
13: ድምቡሉ ድንቆ
10: ወይዘሮ ድምቡሉ ድንቆ ስንት ቤት ሰሞተብሽ በሱዳን
13: ሶስት ቀብሮ ነው የመጣ አባቴ
10: እና ምን እህት ወንድሞችሽ
13: ሁለት እህት አንድ ወንድም ከሽ ቅጣላተው ደንጋ ተዋፈራ ለብሶ የመጡበት ጊዜ አለ አባቴ እዚያ ሀገር ሁሉ ጊዜ ሰውንትን ሲል ሲያለቅስ ሁሉ ጊዜ ኬቭ ነው አሁን ከመጣ ወዲያ ተነው ተረዳሁት
10: አባትሽ በህይወት አልፈዋል
13: አዎ ልጆቹን ቀብሮ እዚያ ሀገር ገብቶ
10: እዚህ ነው የሞቱ
13: አዎ የልጅ አይቷ አይቶ ነው እንደው አባል ግና አከብ ታሚድ ኮይብ ለዋያ አክሻፈር ጋሽቲ ከማ ኮይብ
10: አባቲ ከሞት በኋላ
13: አባቲ ከሞት ነው እኔ ማውቃለሁ መስዳን እንዴት እንደከላተው እንደመጣው አውቃለሁ ሰብሉ አውቃለሁ
10: አሁን እዚህ ሀውልቱ ላይ ስማቸው እንደማን ያለ ቆመሽ ፊት ለፊት ያለቀስሽ ነው ያገኘንሽ
13: ፈንቴ አፍታም አበራሽ ይባላሉ ድንቁ አበራሽ ድንቁ አፍታም ድንቁ ፈንቴ ድንቁ ይባላሉ
10: እንደው ካውልቱ በመኖር ምን ይስማሻል አሁን እንደው እንደዚህ መጥቶን ባማፍሰስም ሻማ መለኮስም የተቻለው መቼም ካውልቱ መኖር ጥሩ ነው ይመስለኛል ብዙ ሰዎች እንደሚሉት አንቺ ምን ይስማሻል
13: ኬቪ ማች ሁሉ ይሞታል ሁላችንም እንሞታለን አባል የሱዳኑ የተለየ ነው የሱዳኑ በጣም የተለየ ይዘገነናል ለት የለሞተበት ያውቃል አልሞተበት ግና ከዚህ ግና ከሰው ጋር ሆነሽ ከማንም ጋር ሆነሽ ኬቭን ታሳልፊዋለሽ ያሰብታት በተሰብ ጋር ሆነሽ ሻማ ማን አለሽ ማንም ማን አለሽ አለዝ ጋር ብቻ ኬቭ ታሚዲ ይታ ሳለቀት ለኮላካይ
10: ነፍሳቸውን ይማር ከባድ ነው በዚህ ስሜት ውስጥ ሆነሽ ስላነጋገርሽን በጣም እናመሰግናለን ነፍስ ይማር
14: በጣም ከባድ ቀን ነው ሁላችንም እንግዲህ ወርቅነሽ እዚህ ያየን ያለን ሁሉም ይመጡት እዚህ ሻማ እየለኮሱ እየታሰቡ አንዳንዶቹ ወደ ሀውልቱ በመሄድ የቤተሰቦቻቸውን ስም በመፈለግ ነውና በእውነት በጣም የሚያሳዝን በአንድ በኩል የሚያሳዝን ነው በአንድ በኩል ደግሞ እንደዚህ አይነት ቦታ መዘጋጀቱና በዚህ ቦታ ላይ ሆኖ መታሰቢያ ቀኑን ማሰብ ትልቅ እድል ነው
10: መታሰቢያ መኖሩ እንዳልከው ብዙዎች ቢያንስ እንባ ማፍሰሻ ቦታ እንኳን መገኘቱ ትልቅ ነገር ነው ግን እያንዳንዱ ሰው ታሪክ ስትጠይቀው ይከብዳል ለመናገር የሚከብዳቸው አሉ እንባቸው ብቻ እየፈሰሰ በእጃቸው ይከለክሉናል ተውኝ ማናገር አልችልም እያሉ ነፍሰ ጡር ሆነው ህይወታቸው ያለፉ እናቶች አሉ በረሃብ በጥም በወረርሽኝ በሽታና እያንዳንዱ ታሪክ ሲሰማው ከባድ ነው በጣም አዎ ያ ሁሉ ምንድነው ኢየሩሳሌም ለመግባት የተከፈለ መስዋዕትነት ነውና ይከብዳል አው በረከቶች እየመጡ ነው እየገቡ ነው እንግዲህ እንቀጥላለን ስርጭታችን
14: እንቀጥላለን በጣም ትልቁ ጥያቄ ይሄን ያህል ዋጋ ተከፍሎበት ይሄን ያህል መስዋዕት ተከፍሎበት እዚህ ከደረስን በኋላ በእኛ በውስጣችን ያለው ሁኔታ ስናየው አንዳንዴ እንደው ለምን የሚል ጥያቄ የሚያስመጣ ሁኔታ ይመጣል
10: አያይቾ ስማ ሰው ነኝና የሚባል ነገር አለ። መቼም ሰው ስንሆን ሁሉም ነገር አለ በህይወታችን። ችግርም ስቃይም መከራም አብሮ መኖር መረዳዳትም መነጣጠል መለያየትም ብዙ ነገር ስለሚኖር ያን ነው ያየን ያለ ነውና እንግዲህ አዲሱ ትውልድ ጥሩ ነገር ይማራል ብለን ተስፋ እናደርጋለን። ቢያንስ ሁሉንም አይቷል
14: ና እነሱ ነው። እስኪ ወደ ሌሎች ሰዎች እንጠጋና እነሱንም እንጠይቃቸው። ተናስተልን ማዬ እንደምን ዋሉ?
15: ወቅርጡ
14: እንደምን ነው?
15: ባሮኸሽን
14: እዚህ ምን ያደረጉ ነው?
15: ማን ነገር እዛ ሆቴል ይፈራ ጻሪ ለስኮሮታ ገምሳፍታ ሸለን ይሸረል በሚል በሱዳን አዘ በቴለር ለክላይም ነር
14: ምን ይስማውታል? ይቦታ በመኖሩ መጥቶ እንባ ማፍሰሻ ቦታ እንኳን መገኘት ምን ይስማውታል?
15: ባንድ በኩል በጣም ይስማኛል ያመኛል። በጣም ከባድ ነው። በጣም ሲበዛ ከባድ ነው። ግን ባንድ በኩል ደሞ ክብሩ ይመስገን እንደዚህ ስማቸው ማስተዋሱ በአገሪቱ በእውነቱ እነሱ ወደ ኢየሩሳሌም ብለው መጥተው የሞቱት ወገኖቻችን በጣም ቅዱስ ናቸው። እግዚአብሔር መልአክ የሚቀበላቸው ነፍሳቸውን ይማረው። ምን ይደረጋል? የሱ ስራ ነው እና
14: እሺ ነፍሳቸውን ይማር።
10: ስሞት ማን ይባላል?
16: ወርቄ።
10: ወርቄ ማን
16: አለና
10: ከየት ነው የመጡት ዛሬ?
16: ናታኒያ።
10: ናታኒያ? አዎ። በሱዳን ነው የመጡት?
16: አዎ በሱዳን።
10: መንገዱ እንዴት ያስታውሱታል?
16: ዋው ዛሬ ይመለሳሉ። ዱሃራ 40 አመት በላይ ያ መንገድን ክለት የውሃው ጥም ተዛ ታናሽ ወንድሜ ተጄ ሞተው በጣም ከባድ ነው ዛሬ።
10: ታናሽ ወንድሜ ሞት?
16: አዎ።
10: የስንት አመት ነበር?
16: የ13 አመት።
10: ስሙ አሁን አለ እዚህ ሀውልቱ ላይ?
16: አዎ አለ። ተዛ
10: ማን ይባላል?
16: ወረታው አቸነፈ።
10: የ13 አመት ዛሬ 50 ምናምን አመት ሲሆን ነበር።
16: አዎ ከ50 በላይ
15: ነው። ነፍሳቸውን ይማረው።

የተከበራችሁ አድማጮቻችን፣ እንግዲህ በሱዳን አደረገው ወደ ቅድስት ሀገር ሲገቡ ህይወታቸውን ላጡ ቤተሰቦች መታሰቢያ ይህን ይመስላል። ምሽት ላይም ሌሎች ቃለ ምልልሶችን ይዘን እንቀርባለን። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና ነው የምናቀርብ። እዛ ሀረር ጽልሁ ነው፣ እዚህ ኢየሩሳሌም ዋና ከተማችን ሀረር ጽልሁ ነው። ዝግጅቱን ላስተላለፉልን ባልደረቦች ወርቅነሸቴ፣ ሻየው ደጉና፣ ይቸው ባዬ፣ እንዲሁም ደግሞ በቴክኒኩ በኩል እዚህ ኢየሩሳሌም ኢላና ዙላይ ዮሲ ሜርዛዮቭ እና ኃላፊያችን ያና ብሪስክማን በጣም እናመሰግናለን። ለሁላቸውም እናመሰግናለን። እንግዲህ ሁላችንም በትብብር ያቀረብነው ነው። አድማጮቻችንም በጣም እናመሰግናለን ከኛ ጋር ለነበራችሁ ቆይታ። ለሞቱትም ነፍስ ይማር እንላለን። ሌሎች ዝግጅቶችን ጥንቅሮችን ምሽት ላይ ይዘን እንቀርባለን። አሳዛኝ ነው እንግዲህ እነሱን ማስታወስ የሁላችንም ኃላፊነት ነው። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ምሽት ደግሞ 7 ሰዓት ላይ ሌሎችን ቃለ ምልልሶች ይዘን እንቀርባለን።

0: Представьте Европу. Теперь представьте ее в Бершеве. Канкун. Гастрономический рай. Морепродукты, деликатесы, сыры и мясо премиум-класса. Красная и черная икра. Новый стандарт гастрономической красоты в Израиле. Канкун Бершева. Илья Уанави, 28. Открыто в пятницу и субботу.
1: Максим Суханов и Чулпан Хаматова. Спектакль Дмитрия Крымова. Сумасшедшая любовь. Последний шанс и мир вокруг, который давно сошел с ума. Записки сумасшедших. С 16 мая в Израиле. Билеты 035-260-260.
2: Молочный шоколад с великолепным вкусом. Миллениум. Настоящий шоколад.
3: Миллениум нас. Нас. Миллениум нас.
4: Мадам. Уже падают листья.
1: Он покорил сердца миллионов. Олег Погудин с программой «Вертинский». Фортепиано Олег Вайнштейн с 16 июня в Израиле. Билеты 035-260-260.
5: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናመሻችሁ
6: ካነሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
5: ከምሽቱ 7 ሰዓት እስከ 8 ሰዓት
6: የሚያሰራጨውን ዝግጅት እነሆ ጀመረ
7: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናመሻችሁ የለተ ሐሙስ የምሽት ፕሮግራማችን እነሆ ጀመረ ከሁሉ አስቀድመን መልካም ምሽት መልካም ጊዜ እንደሆነ እንመኛለን ለቱ እንደ እብራውያን ዘመን አቆጣጠር የኸምሺ ካፍ ዘይን በኢያር ታፍሽን ፔ ቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር 14 ቀን 2016 ዓ.ም ተመረተ ነው እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ግንቦት 6 ቀን 2018 ዓመተ ምህረት ነው የቴክኒክ ባለሙያችን ዛፈር ሳሌም ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ የተከበራችሁ አድማጮቻችን ሰዓቱን ዜና እናሰማን ነው ተዘገባና ቃለ ምልልሶችን እናቀርባለን ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን አሁን የሰዓቱ ዜና በቅድሚያ ማርስተ ዜና የኢየሩሳሌም 59ኛ ዓመት የሁደት ቀን ዝግጅት እየተካሄደ ነው በሱዳን አድርገው ደሀገረ እስራኤል ለመምጣት በመንገድ እንዳሉ የሞቱ ኢትዮጵያውያን መንግስታዊ መታሰቢያ ዝግጅት ዛሬ በኢየሩሳሌም ተካሄደ። በኢራንና አሜሪካ መካከል ያለው አለመግባባት እንደቀጠለ ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ይፋዊ የስራ ጉብኝት አካሄዱ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው የኢየሩሳሌም 59ኛ ዓመት የሁደት ቀን ዝግጅት እየተካሄደ ነው። ቅድስቷ ከተማ ኢየሩሳሌም የተዋደችበት ቀን የሚከበረው ነገር ቢሆንም ቀኑ ለዝግጅቶች ለማመች ዛሬ እየተከበረ ይገኛል። ዛሬ ምሽት በታሪካዊቷ ኢየሩሳሌም ክፍል ሻር ሸኸም በተባለው በር የባንዲራ ማውለብለብ ሰልፍ የተጀመረ ሲሆን ጉዞም ወደ ኮቴል የሚያመራ ነው። የባንዲራው ሰልፍ ከመካሄዱ በፊት ከምሽቱ አሁን በሰዓት ጀምሮ ማለት ነው የተለያዩ ሙዚቃዊ ዝግጅቶች እየተካሄዱ ነው። ምሽት 8 ሰዓት ላይ ደግሞ በጊባታ ታህሞሸት መንግስታዊ ዝግጅት ይካሄዳል። ኢየሩሳሌም የተዋሃደችበት 59ኛ ዓመት መንግስታዊ ዝግጅት ዛሬ ምሽት ሲካሄድ ጠቅላይ ሚኒስትር ናታንያሁ፣ ፕሬዝዳንት ሄርጾግና የከተማዋ ከንቲባና ሌሎች ከፍተኛ ባለስልጣናት ይገኛሉ። በሱዳን አድርገው ደሀገረ እስራኤል ለመምጣት በመንገድ እንዳሉ የሞቱ ኢትዮጵያውያን መንግስታዊ መታሰቢያ ዝግጅት ዛሬ በኢየሩሳሌም ከተማ ተካሄደ። ብሔራዊ መታሰቢያው በኢየሩሳሌም ከተማ በሚገኘው ወታደራዊ መካነ መቃብር ሃር ሄልጼል ተካሂዷል። በመታሰቢያው ስነ ስርዓት ቀሳውስት ራባናት፣ የመንግስት ከፍተኛ ባለስልጣናት፣ የክነሴት አባላት፣ ሀዘንተኛ ቤተሰቦች እና መታሰቢያውን ለመከታተል የሄዱ በርካታ ዜጎች ተገኝተዋል። ባለስልጣናት መካከለም ፕሬዝዳንት ሄርጾግና ጠቅላይ ሚኒስትር ናታንያሁም ተገኝተዋል። በሱዳን አድርገው ወደ እስራኤል ሲመጡ ከ4000 በላይ ቤተ እስራኤላውያን ህይወታቸው ማለፉ ይታወሳል። ብዙዎች በመንገድ ብዙ መከራና ግፍን አሳልፈዋል። የሄዝቦላ ድርጅት ወደ እስራኤል በየጊዜው የሚልካቸውን ራክፋን የተሰኙትን ቀላል ድሮኖች ጥቃት ለማስቀረት እየተሰራ መሆኑን የመከላከያ ሚኒስትር እስራኤል ካጽ ገለጹ። መከላከያ ሚኒስትሩ እንዳሉት የሄዝቦላ ራክፋን ተኩስ ጉዳይ ከፍተኛ ትኩረት የተሰጠው ነው። የራክፋኑ ስጋት እናውቃለን። መፍትሄም ለመፈለግ እንጥራለን። መከላከያውን ለመስራትም ቀን በቀን እየጣርን ነው። ራክፋን ብቻ ሳይሆን ለሌሎች ጉዳዮችም መፍትሄ ለመፈለግ ጥረት እየተደረገ ነው ብሏል። የመከላከያ ሚኒስትሩ በስድስቱ ቀን ጦርነት ለተሰዉ ሰማዕታት በሃርሪጤል ወታደራዊ መካነ መቃብር በተደረገው መታሰቢያ ዝግጅት ባሰሙት ንግግር ይበንዲ እንዳለ ወደ ሰሜን እስራኤል ሮሻ ኒክራ ዛሬ ራፍካን ተተኩሶ አንድ ሰው በከባድ ሁኔታ መቁሰሉ ተገልጿል። የሮሻ ኒክራ ኮሚቴ ሊቀመንበር አብይ የእስራኤል መከላከያ ሰራዊት በመላ ሊባኖስ በሙሉ ኃይል እርምጃ እንዲወስድና መንግስትም ለጦሩ ትዕዛዝ እንዲያስተላልፍ ጥሪ አቅርበዋል። እስራኤል መከላከያ ሰራዊት ከቱርክ ወደ አዛ በመርከብ ለመምጣት በጉዞ ላይ ያሉ ዜጎችን ለማቆጣጠር አስፈላጊውን ዝግጅት ማድረጉን አስታወቀ። እስራኤል በጋዛ ሰርጥ የጣለችውን ገደብ በመጣስ አዛ ለመድረስ የሚፈልጉ ከቱርክ ማርማሪስ ወደብ የተነሱና በ20 መርከቦችና ጀልባዎች የተሳፈሩ ዜጎች በጉዞ ላይ ሲሆኑ የእስራኤል ባህር ኃይል በህገወጥ መልኩ ወደ ጋዛ የባህር ዳርቻ ለመምጣት የሚጥሩ ዜጎችን ለማቆጣጠር ዝግጅቱን ጨርሷል ተብሏል። ከሁለት ሳምንታት በፊትም ከግሪክ ክሪቲም ደሴት የተነሱ ዜጎችን የባህር ኃይሉ መቆጣጠሩ ይታወሳል። ይበንዲ እንዳለ እስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው። ግዝበላን ትንኮሳ ለማስቆም ጦር እርምጃ መውሰዱና ጠናክሮ ቀጥሏል። በአሜሪካና ኢራን መካከል ያለው አለመግባባት እንደቀጠለ ነው። ሁለቱ ሀገራት ከስምምነት እንዲደርሱ በፓኪስታንና ካታር አማካይነት ዲፕሎማሲያዊ ጥረት ያለ ቢሆንም ውይይቱ እስካሁን ውጤት አላመጣም። የአሜሪካ የገንዘብ ጉዳይ ሚኒስትር ሀገራቸው በኢራን ላይ በምጣኔ ሀብት በኩል ጫና መፍጠሯ ተጽዕኖ ለማሳደሩ ምልክት እየታየ ነው፣ ኢራኖች ለወታደሮቻቸው ደሞዝ የማይከፍሉበት ደረጃ ደርሰዋል፣ በውጭ ሀገራት የጦር መሳሪያ መግዛት አይችሉም፣ እኔ እንደማምነው በእግራቸው ለመቆም ተቸግረዋል ብሏል የአሜሪካው የገንዘብ ሚኒስትር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ይፋዊ የስራ ጉብኝት አካሄዱ። ትራምፕ ቻይናን ሲጎበኙ ከ2017 ዓ.ም ወዲህ ለመጀመሪያ ጊዜ ሲሆን ሁለቱ ሀገራት በንግድ ግንኙነትና በታይዋን ጉዳይ የማይግባቡ መሆኑ ይታወቃል። ፕሬዝዳንት ትራምፕ በጉብኝታቸው ወቅት ባሰሙት ንግግር አሜሪካና ቻይና በጠላትነት ከመተያየት ይልቅ በወዳጅነት መንፈስ በዓለም ላይ ተባብረው የሚሰሩበት ሁኔታ መፍጠር አለባቸው፣ እኛ ጠላቶች አይደለንም ብለዋል። በአውሮፓ ሀገራት መካከል የሚካሄደው የኢሮቪዥን የሙዚቃ ውድድር ሁለተኛ ዙር የግማሽ ፍጻሜ ውድድር ዛሬ ምሽት ይካሄዳል። ባለፈው ማክሰኞ በነበረው ውድድር እስራኤልን የወከለው ኖዋም ቤታን ለፍጻሜ ውድድር ማለፉ ይታወቃል። ዛሬ የቀሪ ሀገራት ወኪሎች የሙዚቃ ዝግጅታቸውን ያቀርባሉ። የፍጻሜ ውድድር የፊታችን ቅዳሜ ማታ ይካሄዳል። ኖዋምም ሚሸል የተሰኘውን ዜማ ይዞ ይቀርባል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት የገንዘብ ልውውጥ አንድ የአሜሪካን ዶላር በ2 ሸቄል ከ91 አጉሮት ሲመነዘር አንድ ዩሮ በ3 ሸቄል ከ41 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ፣ ነገ አርብ ሙቀቱ ይቀንሳል፣ ቅዳሜ ሙቀቱ ይቀንሳል፣ በአንዳንድ አካባቢዎች ቀላል ዝናብ ሊዘንብ ይችላል፣ ቅዳሜ እሁድ በጣም ሞቃታማ የአየር ጸባይ ይኖራል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴላቪቭና አካባቢዋ በተመሳሳይ ሁኔታ 23፣ በሃይፋና አካባቢዋ 23፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: አቶ ተሳሃለን ያርኔ ንጋት ጤና ይስጥልን እንደምን አሉ?
1: እግዚአብሔር ይመስገን የተመሰገነው።
0: ዳን ምድር ብዙ ወገኖቻችን ሙተውቀሩ ንብሳቸውን ይማር ዛሬ በመታሰቢያው ስነ ስርዓት ላይ ይገኛሉ። ኢየሩሳሌም ምን አጋጣሞ በሱዳን ምድር?
1: ያጋጠመው ችግርማ በሱዳን እንደ ሰውላ በ76 መንገድ ስንጀምር ስንወጣ ጦር ወጣ ነበር። መንገድ ብዙ ነገሮች አጋጠሙን። አዛዋዳም የውሃ ጥማት መጣ። በረሃ ላይ እንደገና ልጆች ነበሩኝ። ሁለቱ ልጆች ተመንገድ ውሃ ብለው አለቁ ሞቱ። ከዛ በተረፈ ሚስቴ ጋር አንዲት ጫቅላ ይዘን ሄድን። ከዛ ሄደን አምራኩባ ደረስን። እንዳይደረስ የለም ዳግሜ መፈጠር ነው። እንደገና ከዛ ደረስን በኋላ በሽታው ታውነ ሁሉ የሚያውቀው ነው፣ ሙላው የሚያውቀው ነው። ያቺ ጫቅላ ደግሞ ገና
0: አምራኩባ እያለች ነው ጫቅላ የሞተችው።
1: እሷ ወዲያው ተወልዳ 8 ወር እንዲያ ቢሆናት ነው።
0: ማን ነው ሟቿ? ስሟን ማን ነበር?
1: እሷ ብትሆነኝ ነው የምትባል የመጨረሻ ናት።
0: ነፍስ ይማር።
1: እነዚያ ደግሞ የሞቱት አንዲቱ ሂሩት አንዲቱ ዘባደር ይባሉ።
0: እሱ ልጆች ስንት ልጆች ነው በአምራኩባ ሙተው የቀሩ?
1: በመንገድ ሁለቱ በመንገድ አንዲቱ ሱዳን አምራኩባ።
0: በጣም ያሳዝናል። እንዴት እናንተ ወላጆች ተረፋችሁ? ለምን የሞቱበት ምክንያት በምን ምክንያት ነው? ምግቡ የሆነ የተሰጠው የተበላሸ ምግብ
1: ተመንገድ የሞቱት ውሃ ነው። ውሃ ጥማት ውሃ ብለው ነው። እዚያ ግና ያቺ ገና ጡት ነው የምትጠባ፣ ተህሎ አልደረሰችም እና በእናቷ ጡት ነው። በእናቷ ጡት
0: ዎቹ አምራኩባ ሰፈር የነበሩት ደግሞ የነገሩ የተበላሸ ምግብ ከቀይ መስቀል ተቀበል፣ ምግቡ ጤና ጽዳት የሌለው የተበላሸ ምግብ ነው አሉ።
1: እሱ እርግጥ እውነትክን ነው፣ የተበላሸ ነው። ሙላው ያን እየበላነ ያው በሽታው ያው ቁልቁል ነው እና ሙላው የኔ ብቻ ልጆች ሳይሆን በአንድ ቀን 20 ሬሳ 25 ሬሳ 10 ሬሳ ነው የሚወጣ።
0: ተሳሃለን አርኔ ንጋት፣ በዚህ በቃ የሚባል አይደለም። የሀዘን ዳርቻ ይሁን በእሱን ሁኔታ በሰፊው እንመለከታለን እርስዎ ጋር እንዴት እንደሆነ። ለዛሬው ግን የሀዘን ዳርቻ ይሆንልን። እሺ፣
1: እናንተንም አመሰግናለሁ።
0: ጠንካራ ይሆኑ።
1: አመሰግናለሁ።
2: ጤና ይስጥልን አባት፣ እንደምን ዋሉ?
3: ጤና ይስጥልኝ። አስማረ ፀሐይ ይባላለሁ።
2: አቶ አስማረ ጸሐዬ እዚህ ሀርህር ጸልን የተገናኘ ነው መታሰቢያው ላይ። እንግዲህ በሱዳን ህይወታቸው ያለፈው ወገኖቻችን ቅድስት እስራኤል እንገባለን ብለው በእግራቸው ሲጓዙ መታሰቢያቸው ላይ ነው ዛሬ የተገናኘን። እርስዎ በሱዳን ነው የመጡት?
3: አዎ፣ በሱዳን ነው የመጣሁ።
2: እንዴት ነው ቤተሰቡ? ሁሉም በሰላም ገባችሁ?
3: አይደለም፣ ጨርሻቸው ነው የመጣሁ።
2: ምን ምን ሞቱቦት?
3: ሚስቴንም ልጄንም አማቴንም ወርሳያንም ከልጇ መቼም በአጠቃላይ ወደ 10 ሰው ቀብሬ ነው የመጣው።
2: ተስማረ ጸሐዬ እንግዲህ ሀርህር ጼ ለመታሰቢያው ነው የተገናኘን። እርስዎ በሱዳን ነው የመጡት?
3: አዎ።
2: ጉዞው እንዴት ነበር?
3: እንዴት ነበረ? ችግር ነበረ። እንግዲህ ባጭሩ ከታች ከሆነ ችግሩ ላይ ከሆነ ችግር እንግዲህ በመጀመሪያ በ76 ስወጣ ከመንገድ ሚስቴን ልጄን ቀበርኩኝ ወልቃይት የሚባል አገር። ከዛ ከሁለትና 3 አመት በኋላ ጉዞ አድርጌ እንደገና ሱዳን ገብቼ፣ ሱዳን ደግሞ ያው ወርሳይም ልጇ ጋራ አማቴም ነበሩ፣ ነፍስ ይማር፣ ሌላዎችም ነበሩ። ቀባበር ያጎቴ ሚስትም ነበሩ፣ የካህኑ ሚስት፣ የቄስ ምረት ሚስት፣ ልጆቿ ጋራ 3 ራሷን ማለት አማቴም 3 ራሳቸውን፣ ሌላ ደግሞ ስንዱ ምትባል ልጅ ስንዱ ፍቃድ የምትባል ደግሞ ነበረች እኔ ጋራ፣ እሷንም ቀበርኩ ሱዳን።
2: በጣም ብዙ ቤተሰብ ሞቷል።
3: ከመንገድም አንድ ችግር አጋጥሞኛል ስመጣ። ገና ደግሞ ያው ተወልዶ ከመንገድ ተወልዶ መንገድ ጥየው መጣሁ። መንገድ ህዋልካ ሆነ ቀዋልካ መጫሪያ የለንም ያለህነ ቀዋልካ አግብተ ነው መጣነ።
2: ህይወቱ አልፎ ነበር?
3: አዎ፣ ቀኑም አልሞላም። ቀኑ ያልሞላ ነው ጭራሽ የ5 ወር የአራት ወር አኒ ለወዲያ እኔ በቅጠል ሸፋፍኝ በልብስ ሸፋፍ ነው ሴቶቹ ሰጡ ያገዛን እንደገና በቅጠል ሸፍኝ ሀዋልካው ነው አግብቼው የመጣ ሆይ አላሶት ተነቀዋልካ።
2: እንግዲህ ከዚህ በኋላ ያው እስራኤል ሀገር ገባችሁ። ከተረፈው ሰው መቼም ገባ እንዴት ነው በእስራኤል ሀገር ያለው ኑሮ? አሁን እንደዛ መንገድ ላይ ቀሩ ቤተሰቦች፣ በተለይ ደግሞ እንደናንተ በጣም ብዙ ቤተሰብ የሞተበት እንደው ምን ይሰማችኋል? አሁን የእስራኤል ሀገር ኢየሩሳሌም ሆናችሁ ይህን ስታስቡ
3: ምን ይሰማናል? ያው እህታ ነው ጂው ያ በየአመቱ እየመጣሁ እዚህ አስታውሳታለሁ አስታውሳቸዋለሁ። ገርምሻል ስትታመም አይ እንዳዩ አይ ወገኛ የኢየሩሳሌም ሰው ብላ ይሞተሽ አይ የኢየሩሳሌም ሰው ብላ ይሄ እስከ መቼው ራስ አይወርድም።
2: ባለቤቱት ከባድ ነው። ልጆቹ አሉ ከሱ አይተወለዱ
3: አሉኝ ልጆች አሉኝ።
2: ከዛ በኋላ አገቡ ቤተሰብ እንደገና?
3: አዎ አገባው እንደገና ቤት መሰረትኩኝ። ለ23 አመት ያህል እንዳንድ ቀን በደስታ ኑሬ ደሞ ሞተሽብኝ በመቀርሳ ሞተሽብኝ። እዚህ ካሳያ ውቤ ዋሴ የምትባል የኖራ ሰው ነበረች ሞተሽብኝ ሄደሽ ሞኛ አርጋይ ነው ሄደሽ እናቴ።
2: ከባድ ነው እንግዲህ ደሞ ሀዘን በተደጋጋሚ ሲመጣ ከባድ ነው። እዛም ባለፊቱ መንገድ ላይ ሞቱ፣ እዚህም መንገድ እንደገና። ኢየሩሳሌም በየአመቱ ሲመጡ መታሰቢያውን ሲያዩ የሞቱ ቤተሰቦችን ስም ተጽፎ ሀውልቱ ላይ ሲያዩ ምን ይሰማዎታል?
3: ደስ ይለናል እንጂ ምንማ እንዲያውም በየደጃፉ አርገውልናል። ለዛም አለን በየቤቱ ደስ ይለናል። መስታወሻ እንደ ወድቆ አልቀሩም ነበር ተብሎ መቅረቱ ችግር ነው። ግን እየታየ ሀውልቱ መታየቱ ግን በጣም ስማቸው በመንግስት በሀገር መታወቁ ደስ ይላል።
2: ሜት ከተማ ነው የሚኖሩ?
3: ቤታ ቅባ
2: በየከተማው ሀውልት አለ። ከባድ ነው። በተለይ ደግሞ በዚህ ቀን ይህን ታሪክ ማሳተፍ ምን ያህል ከባድ እንደሆነ ይገባናል። ታሪኩን በትንሹ ቢሆን ስላሳተፉን በጣም እናመሰግኖታለን። የሞቱትን ነፍስ ይማር።
3: አሜን። ነፍስ ይማር። የተባረካቸው ሆኖ እናንተም ይህንን ያቋጠራቸው አንድ በአንድ ሰማቸዋለሁ። በሬዲዮም ቆማቸው ነው የምትኖሩ። እግዚአብሔር ይባርካችሁ። ነፍስ ይማር። እነሱ ጻድቆች ናቸው፣ እኛ ነፍስ ይማር ብለን አናስምራቸው። እውነት ወደዚህ እንቧ እያሉ አፋቸውን ከፍተው የሞቱቱ እውነት በጣም በጣም ህለብለብ ነው የሚኖሩ፣ የታወቀ ነው። ይህነ እግዚአብሔር ነፍሳቸውን ይማረው። አሁን ደግሜ ቶዳር አባ
2: እናመሰግናለን።
4: היום ביום ירושלים אנחנו מעלים על נס את עוז רוחם של משתתפי המסע המפרך מאתיופיה לסודן ומסודן ארצה. ואם אתם מחפשים לדעת את שורשי הגבורה של גיבורי היום, הם שם, בגיבורי המסע הכביר הזה. בין יוצאי אתיופיה שצעדו מאות קילומטר בתנאי סכנה קיצוניים, זה היה סיפור של מימוש הציונות בכפות הרגליים, בלבבות, בדורות. וקיבלתי המחשה מעשית לעוצמת הלהט הציוני שהוליך נהר הדם מאפריקה לירושלים. כפי שנאמר בספר דברים, ונלך את כל המדבר הגדול והנורא ההוא.
5: קלי מיניסטר בנימין נתניהו, קבורתנה קבורן, יהנן ימותן בתסביה למזכר ימתתשו הוגנות, קסות, נדיום יקברנגדות, מלאו יתפי היהודיות. זרי יהנן ימותן בתסביה במנסב בית גיזה, לצ'ינים רסיין, በኔና በቤተሰብ በእስራኤል ህዝብ ራስን ዝቅ አድርጌ የሙታንን ታሪክ ስዘክር በሌላ በኩል ኩራት እየተሰማኝ ነው። ይሄም የናንተ ጀግነት የናንተ የኢየሩሳሌም ፍቅር ከፍተኛና ታሪካዊ ስለሆነ ነው። የዛሬ ስንት አመት የኢትዮጵያ ይሁዲዎች ሲወጡ ህፃን ጋዲ መሸሻ በ9 አመቱ ዚህ እንደደረሰ በእስራኤል ውትድርና በመግባት የግር ጠረፍ ኮቲ ከበደዎች ጋር በመሆን የመጀመሪያው የኢትዮጵያ ይሁዲ የግር ኮቲ በማደን ጠረ አጥፍቶ ጠፊዎችን የሚያድን ከፍተኛ መኮንንና መጋቢ ሻለቃ ነበር። የጋዲ ታሪክ የሁላችንም ታሪክ ነው። የጋዲ ታሪክ የወጣቱ ሁሉ ታሪክ ነው። በዛም በማሻገር ኢትዮጵያ ይሁዲዎችን ባህል እና ታሪክ የሚዘክር የጉብኝት መርካዝ ማዕከል እየተቋቋመ ነው። እኛ አንድ ላይ በመሆን የናንተን ከፍተኛ ፍቅርና የኢየሩሳሌምን ታሪክ ዛሬ ኢየሩሳሌም 59ኛዋን አመት የተቀላቀለችበትን ስናከብር ዝም ብለን አይደለም። ኢየሩሳሌም በቀላሉ የተገኘች ሀገር አይደለችም። ኢየሩሳሌም የተገኘችው በመስዋዕትነት በፍቅር ከፍተኛ ዋጋ ተከፍሎባት ነው። ስለዚህ ሁላችንም ሀገራችን ከፍ አድርገን ለማስቀደም ለሁላችንም ከፍተኛ ኃላፊነት አለብን። ነፍሳቸውን ይማር።
6: ኢፍሻር ሊሽኳህ ለአት ለአት ፖርሰሞ ሲፖሪም አል ኮኾት הנפש והגוף שמצאתם בעצמכם לעבור מסעות בלתי אפשריים, כוחות של אהבה ואמונה. המסע שלכם אל ארץ אבותינו, אל ארץ הקודש, גבה בתוכו מחיר כואב וכבד. אלפים נספו בו בסבל בל יתואר, בכאב גדול, נשים וגברים, קשישים וטף.
5: פרזידנט יצחק הרצוג, ውድና የተከበራችሁ ይሄንን የሙታን መታሰቢያ ለመዘከር የመጣችሁ ወንድሞቼና እህቶቼ የኢትዮጵያ ይሁዲዎች ያሳለፉት ሰቆቃና ችግር ይህ ነው ተብሎ ሊገለጽ አይቻልም። የኢትዮጵያ ይሁዲዎች በኢትዮጵያ በነበሩበት ጊዜ ኢየሩሳሌምን በልባቸው ሰንቀው ለዘላለም ያቆዩአት በፍቅር በሃይማኖት በሰላምና በደህንነት ኢየሩሳሌምን ሲሹ የነበሩ ወገኖች ናቸው። በዚህ አሰቃቂ መንገድ ውስጥ እንደ አባታችን ሙሴ አልመዋት ያላገኙአት ተመኝተዋት ያላገኙአት በሱዳን ምድረ በዳ የቀሩት ወገኖቻችን ዛሬ ስናስታውስ ይህ የእናንተ ብቻ ሳይሆን የመላው የእስራኤል ሕዝብ መታወሻና ማስታወሻ ታሪክና ትምህርት የምንወስድበት ነው። ባለፈው የኢማኑን እህት ነፍሱን ይማር አግኝቼ ባንማነጋግርበት ጊዜ በጣም እጅግ ያስደነቀኝ ስሟ ኢየሩሳሌም እስከ ስም ድረስ በመስጠት የኢየሩሳሌምን ፍቅር የቆየ ፍቅር ይዛችሁ የቆያችሁ ውድ ወገኖች፣ ውድ ጉብዝና ታታሪ የሞላባችሁ እንኳን እዚህ ተገኛችሁ፣ እንኳንም ወገኖቻችን ወንድሞቻችን ሆናችሁ በማለት የሙታንን ነፍስ ይማር ብለዋል።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን የታሪክ መምህር ከሆነው የኤርትራ ጋር በኢየሩሳሌም ውህደት ጉዳይ ቃለ ምልልስ እናካሄዳለን። እንግዲህ የኢየሩሳሌም የውህደት ቀን ወይም የኢየሩሳሌም ቀን እየተባለ የሚከበረው ወይም ደግሞ ኢየሩሳሌም የተዋሃደችበት 59ኛ ዓመት እየተከበረ ነው። ይህን በተመለከተ ከእሱ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን መምህር እንደምን አለ?
1: ጤና ይስጥልኝ ሰጠኝ። ጤና ይስጥልኝ አድማጮቻችን፣ እኔ ደህና ነኝ፣ አንተስ እንደምን አለ?
0: እኛ ደህና ነን። እንግዲህ ያው ዋና ከተማችን አንድ የሆነችበት ቀን 59ኛ ዓመት እየተከበረ ነው። እንዴት ታየዋል?
1: አሁ እንግዲህ ዘንድሮ ያው 59 ዓመት የኢየሩሳሌም የተዋሃደችበት እናከብራለን። ስለ ኢየሩሳሌም ከማውራቴ በፊት ትንሽ ስለ ስድስት ቀን ጦርነት መግለጽ አለብኝ። የስድስት ቀን ጦርነት ወይም ደግሞ 1967 ዓመተ ምህረት ነው የተጀመረ። እንግዲህ ሰኔ 5 ቀን ስድስተኛ ወር 1967 ዓመተ ምህረት ነው የጀመረ እና እስከ 10 ቀን ስድስተኛ ወር 1967 ዓመተ ምህረት ነው የቀጠለው፣ ስድስት ቀን የወሰደው። ለዛ ነው የስድስት ቀን ጦርነት ተብሎ የሚጠራው። አረቦች ይህንን የስድስት ቀን ጦርነት ብለው አይጠሩትም። ምንድን ነው ብለው የሚጠሩት? ሀናክሳ ይሉታል፣ ወይም ደግሞ ሄፍሰድ ስባይ የጦርነት ጥቃት ብለው ነው የሚጠሩት። ለምንድን ነው የስድስት ቀን ጦርነት ብለው የማይጠሩት ብለን ስንጠይቅ፣ አንደኛ በእነሱ በአረቦች በኩል ማለት ነው፣ እንዲሁ እስራኤል ትንሽ ሀገር ወደ 5 እና 6 የሚሆኑ ሀገሮችን ምን ለምሳሌ የረድም አሉ። በተለይ ሶስቱን ሀገሮች ትላልቅ ሀገሮች እንደ ዮርዳኖስ፣ ግብፅን፣ ሶሪያን በስድስት ቀን ውስጥ እንዴት አጠቃች ብለው ለማውራት ስለሚከብዳቸው ውርደት ስለሚመስላቸው ሽንፈት ነው የሚመስላቸው። ስለዚህ ሀናክሳ ወይም ደግሞ የ1967 ዓመተ ምህረት ጦርነት ብሎ ነው የሚጠሩት አረቦች ማለት ነው። እና እስራኤል ካደረገቻቸው ጦርነቶች ውስጥ ፈጣንና በዓለም ትልቅ አድናቆት ያስገኘ ጦርነት ነው የስድስት ቀን ጦርነት። እና ይህ ጦርነት በጣም በእኛ በኩል በእስራኤል በኩል ትልቅ በይሁዳን በኩል ትልቅ አድናቆትን አግኝቷል አለው። እና በተጨማሪ ለመግለጽ የምፈልገው እስራኤል እንግዲህ ከብዙ ሀገሮች ጋር ነው በዛውን ሰዓት ጦርነቱን ያካሄደችው። በተለይ እንደ ዋናነት የምንቆጥራቸው ከግብፅ፣ ከዮርዳኖስ፣ ከሶሪያ፣ ከሊባኖን፣ ኢራቅ እና ሳውዲ አረቢያም ሱዳንም ሌሎችም ረድቶ አርዛ ነው ይባል ለአረብ ሀገር ማለት ነው። በአንድ ላይ ሆነው በጋራ ሆነው የተዋጉት እና እስራኤል እቺ ትንሽ ሀገር የዛን ሰዓት እስራኤል 19 ዓመቷ ነበረ። እንግዲህ ከተቋቋመች ከ1948 ጀምሮ እስከ 67 ዓመተ ምህረት ድረስ የ19 ዓመት ነው የነበራት በነጻነት አከበረች ጀምሮ ማለት ነው። እና ብዙ ሀይልም እንደ አረብ ሀገሮች እንደ በተለይ እንደ ግብፅ ብዙ ሀይል አልነበራትም። ግን እስራኤል ያው በስልቷ ተጠቅማ ማለት ነው የአረቡን ሀገሮች ያጠቃችበት ይህ የስድስቱ ቀን ጦርነት እና ኢየሩሳሌምን ደግሞ አንድ ያደረግንበት ሁለቱ ከተሞች ተለያይተው የነበሩትን ምዕራብና ምዕራብ አንድ ያደረገችበት በስድስቱ ቀን ጦርነት ነው እላለሁ።
0: ጥሩ። እንዲያው ምክንያቶች ጠቀሳሉ ወይ ለዚህ ለስድስት ቀኑ ጦርነት መነሻ የሆኑ በእስራኤልም በሌላው በኩል?
1: አዎ፣ ለዚህ ለጦርነቱ እስራኤል ያነሳሳት ምንድን ነው ብለን ስንጠይቅ በተለይ ብዙ ምክንያቶች አሉ። አንደኛው ምክንያት

0: ጭምር ጦርነቱን ያው አልተስማሙም ነበር ማለት ነው በስብሰባው መሀል። እና ይሄ ለእስራኤል ያው ሾልኮ ደረሳት በሚስጥር ማለት ነው ሚስጥሩ። ሌላው ደግሞ በግብጽ በኩል ስነት ደግሞ ያነሳሳት እስራኤልን ጦርነቱ እንድትከፍት ማለት ነው። በሲናይ በኩል ብዙ የሰላም አስከባሪዎች ነበሩ በዛውን ሰዓት በተለያየ ሀገር የመጡ በግብጽ በሲናይ እና በአዛ አካባቢ የነበሩትንን ግብጽ ውጡልኝ ከዚህ እኔ ጦርነት ልከፍት ነው ከእስራኤል ጋር ብላ የዓለም የጸጥታ አስከባሪዎችን ወታደሮች አስወጣቻቸው። ሌላው ደግሞ በግብጽ በሲናይ በረሃ ደግሞ ግብጾች ብዙ መሳሪያ ብዙ ታንኮችን ወደ እስራኤል ድንበር አስጠጋች። ያ ማለት ምንድን ነው? እኔ ትንሽ ቆይቼ አሁን በቃ ከፍቼ እስራኤልን ይዛለሁ በሚል ሁኔታ ማለት ነው። ሌላው ደግሞ በተለይ እስራኤልን ደግሞ ያስቆጣት ማለት ነው አንዱ ደግሞ ቀይ ባህር ተነስቶ ወደ ኢላትና የሚመጣ መርከቦች አሉ። ከአሲያ ወደ ኢላት የሚመጡ መርከቦች አሉ በእስራኤልን እንግዲህ እነዚህ ነዳጅ የሚይዙ ናቸው። ምግብ የሚይዙ እቃዎችን፣ የተለያዩ እቃዎችን፣ የተለያዩ ሸቀጣ ሸቀጦችን የሚይዝ መርከቦች የሚተላለፉበት ሚጸሬ ትራም የተባለ መተላለፊያ ቦታ አለ እና ያንን ለእስራኤል መርከቦች አናስተላልፍም፣ አንሰዳችሁም፣ እናንተ በዚህ ማለፋችሁ በማለት ያግዳሉ ግብጾች። አሁን በኢራን በኩል ያለው እንግዲህ የመርከብ መተላለፊያ እንደተዘጋው እንደዛ ማለት ነው ለእስራኤል ያደረገችባት ግብጽ ማለት ነው። እና ይህንን የመተላለፊያ መርከቦች አይተላለፉም ማለት የእስራኤልን ጉሮሮ ዘጋች ማለት ነው። ጉሮሮ እንግዲህ መርከቦች ካልመጡ ምን ካላሉ መድኃኒት መግባት አይችልም፣ ሸቀጣ ሸቀጦች መግባት አይችሉም፣ ደለክም ነዳጅም እና የእስራኤልን ጉሮሮ አንቀን መዝጋት አለብን በማለት ይህንን አንደኛ ዘጉት። በሶሪያ በኩል ስንሄድ ደግሞ አንድ ችግር የነበረ ማለት ነው ከኪነረት አካባቢ ያሉት ገበሬዎች አሉ እርሻ የሚያርሱ እነሱንም እርሻቸው እንዳያርሱ ኪቡቲም እና ሞሻቪም እየተኮሱ አስቸገሯቸው ሶሪም። ሌላው ደግሞ ወደ ኪነረት የሚገቡ ገባር ወንዞች አሉ ያርደን፣ ሄርሞክ፣ ሌሎችም እንዲሁ ያሉትን ገባር ወንዞች ወደ ኪነረት እንዳይገቡ ስበው ወደ እነሱ ኪነረትን ለማድረቅ ሞከሩ። ሌላው ደግሞ የእስራኤል ብሔራዊ ተሸካሚ የውሃ ተሸካሚ አለ አሞቪል አርስ የምንለው ከኪነረት ወደ ኔገር የሚያስተላልፍ ውሃ የሚያስተላልፍ አለ። እሱንም ደግሞ ለማድረቅና ለማድከም እስራኤል በደቡብ በኩል ውሃ እንዳይኖራት በማለት ይሄንም ሁላ ጥረት ሲያደርጉ ሶሪም ይሄ አንዱ ለእስራኤልም ደግሞ እንዴት እንደዚህ ከሆነማ ውሃስ በምን እናገኛለን ከደረቀ በምን እንጠጣለን በማለት ይሄም አንዱ ነው። ሌላው ደግሞ በዮርዳኖስ በኩል ስነት ደግሞ ዮርዳኖስ ደግሞ ከኢራቲካ ሆነው ማለት ነው ወደ ኮቴሉ እንዳንጸልይ እንዳንገባ ከዚያው አካባቢ ሆነው የተለያዩ ከተሞችን ሰፈሮችን በኢየሩሳሌም እየተኮሱ በማስቸገራቸው በዛ የተነሳ ይህ ሁላ ምልክት ሆኖ ማለት ነው። እና በአንድ ላይ ሆነው ተስማምተው እስራኤልን ለመውጋት ተዘጋጅተው ሳለ ለዛ ነው እስራኤል አስቀድማ የደፈጣ ውጊያ አድርጋ ጦርነቱን ያጠቃች ማለት ነው።
1: በጣም ጥሩ። እንደው በወቅቱ ማነው ጠቅላይ ሚኒስትር የነበረ የመከላከያ ሚኒስትር ማነው የነበረ እንዲሁም ደግሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ማን ነበር በወቅቱ?
0: አዎ በዛውን ሰዓት የእስራኤል ጠቅላይ ሚኒስትር የነበሩት ሌቪ አሽኮል ይባላሉ። ሌቪ አሽኮል የእስራኤል ጠቅላይ ሚኒስትር ነው። እንደገና ደግሞ የመከላከያ ሚኒስትሩ ደግሞ ሞሼ ዳያን የሚባል ነው። ሌላው የእስራኤል ደግሞ ዋና የጦር አዛዡ ራማት ካሉ ኢታማጆር ሹም የምንለው በአማርኛ ይስሐቅ ራቢን ነው የነበሩ። በአጠቃላይ እነዚህ ሶስቱ መሪዎች ማለት ነው የስድስት ቀን ጦርነት በነበረበት ውጊያ በአስገራሚ ሁኔታ እስራኤል አስቀድማ ማለት ነው ገና በሰባት ሰዓት ተኩል ሰኔ አምስት ቀን ነው የጀመረው ጦርነቱ። የግብጽና የአረብ ሀገሮች ወታደሮች ምሳቸውን ቁርሳቸውን እየበሉ ጠዋት በቃ እስራኤልን ሂደን አሁን እንጨብጣታለን እንይዛታለን ወላሂ መኑኝ እያለ ነበረ የግብጽ ዋና መሪ ሲፈክር የነበረው። በሶስት ቀን በሁለት ቀን ውስጥ አመድ አድርገን እዚህ ከዓለም ካርታ እናጠፋታለን ብሎ እየፈከረ ያለ እስራኤል አስቀድማ ሄዳ በሰኔ አምስት ቀን 1967 ዓመተ ምህረት በጠዋቱ በሰባት ሰዓት ጀምረው በሶስት ሰዓት ውስጥ የግብጽን የዮርዳኖስን የሶሪያና የኢራቅንም የጦር ጀቶች ማለት ነው አመድ በማድረግ ስራዋን ከዚያ በኋላ በእግር ጦር የጀመሩት በታንክና በእግር ጦር የጀመሩት የመጀመሪያ የጦር አውሮፕላኖችን ከ

0: ከነዱ በኋላ ነው። ሌላው ደግሞ የመገናኛ ራዳር የምንለው ወይም ደግሞ ካንዱ ወደ አንዱ ኬሸር ግንኙነት እንዳይኖር እሱንም ደግሞ በማፈንዳት ወታደሮችና ሀገርና ለሀገር ግንኙነት እንዳያደርጉ አድርጋለች በዛው ሰዓት እስራኤል። ለዛ ነው በአስቸኳይ በስድስት ቀን ውስጥ ጦርነቱም እንዲተናወን ያደረጋት አንዱ ይሄ በአየር ባደረገችው ጥቃትና ከነሱ መሪዎችም እንዳይገናኙ በስልክ ማለት ነው ያንን ሁሉ አድርጋ እስራኤል በስድስት ቀን ውስጥ ከዚያ 3 ቀን ውስጥ የሲናይ በረሃን አዛን የሲናይ በረሃን ያ ሲናይ ምንለው እሱ ሁሉ በቁጥጥሩ አስር በማድረግ በበላይ በአየር በመምጣት በበታች በታንክና በግር ኃይል በ3 ቀን ውስጥ ግብጽነን በቁጥጥር ስር አደረገች የሲናይ በረሃ ማለት ነው አዛን ሁሉ። በዛም በኋላ ደግሞ ከዮርዳኖስ ደግሞ ማለት ነው በአራተኛው ቀን ጀምረው 4 ቀንና 5ኛው ቀን ዮርዳኖስን ደግሞ ኢየሩሳሌምን ኢራቲካውንን ይሁዳ በሸምሮንን በተክላላ ሄብሮንን ሺኸምን ልንለው እስከ ያርደን ድረስ እስከ ዮርዳኖስ ድረስ በ2 ቀን ውስጥ ከዮርዳኖስ ደግሞ ጦርነቱን አሸነፍነ። ከበዛ ነው 6ኛው ቀን ደግሞ በ1 ቀን ውስጥ ደግሞ ወደ ሶሪያ በመዝመት ራማታ ጎላንንና ሄርሞን ተራራን በቁጥጥር ስር በማድረግ እስራኤል የበላይነቷን ያገኘችበት በዚህ በስድስት ቀን ጦርነት ነው ላለው።
1: በጣም አመርቂ የሆነ ሁኔታ ነው በስድስት ቀን ውስጥና ለመገመትም ይከብዳል። ያው እንደምታውቀው ባለመም ይሄ ስድስቱ ቀን ጦርነት በጣም የሚታወቅ ነው፣ የሚዘከርለት በጣም የሚተረክለት ነው። እንደው በዚህ ስድስት ቀን ውስጥ እስራኤል ምን ምን ጥቅሞችን አገኘች ወይም ደግሞ ግዛት አስፋፍታለች ወይ ያገኘቻቸው ያስለቀቀቻቸው አካባቢዎች አሉ ወይ?
0: አዎ፣ አንደኛ እስራኤል በዚህ አሁን እንዳልከው በስድስት ቀን ጦርነት በጣም አለምንን ማለት ነው ያስገረመ ማለት ነው። በአይሁዳውያን ዘንድ ደግሞ በተለያየ ዓለም ያሉትን አይሁዳውያን ይህን ሲሰሙ የጦርነቱን እንዴ እስራኤል እች ትንሽ ሀገር በ20 ዓመት ሳይሆናት እንዴት እነዚህ ግዙፍ ሀገሮች ነን ዮርዳኖስን፣ ግብፅን፣ ሶሪያ እነዚህን ሀገሮች እንዴት በስድስት ቀን ውስጥ አጠቃች በማለት ትልቅ አድናቆትን ያገኘችበት ነው ይህ ጦርነት። ሌላው በዚህ ጦርነት ውስጥ እስራኤል የያዘቻቸው መሬቶች ማለት ነው ከግብፅ ለምሳሌ የሲናይንን ክፍል ማለት ነው ትልቅ ነው እስራኤልን ሀገር የበለጠን ያህል መሬት ነው ያዘች ከግብፅ አዛንን፣ እንደገና ደግሞ የሲናይን ሁሉን ነገር በቁጥጥር ስር ያደረገችበት። ሌላው ደግሞ ከዮርዳኖስ ደግሞ ይሁዳ በሸምሮንን በሰሜን በኩል ደግሞ እንዳልኩት ያው ራማታ ጎላን ስለያዘች የእስራኤል የመሬት ስፋቷ 3 ሆነ ጨመረ ማለት ነው የቆዳ ስፋቷ የመሬት ስፋቷ እና በዚህ ጦርነት 3 መሬት አግኝታ ማለት ነው ይህን ሁላ በቁጥጥሯ ስር አድርጋ ያው የበላይነት ትልቅ እንደ ከትንሽ ሀገር ከነበረችው ሀያል ሀገር ተብላ የዛን ጊዜ ነው ስሙ የወጣላት ለእስራኤል ማለት ነው። እና ይህ ጦርነት ትልቅ አድናቆት ያስገኘ ነው። ሌላው ደግሞ ቅድም ያልኩህ ወደ ግብፅ ከግብፅ እንትን ከሚስተሪያ ቴራን የተባለው የቀይ ባህር ማለት ነው ወደ ኢላት የሚመጣ መርከቦች የነበሩትን የተዘጋውን ሁላ እሱን ሁላ አስከፍታ ማለት ነው በመያዝ እስከ ሳውዲ አረቢያ ድረስ ያሉት አንዳንድ ደሴቶች አሉ ቅርብ ለሳውዲ አረቢያ እነሱንም ሁላ በቁጥጥር ስር አድርጋለች በዛውን ሰዓት የእስራኤል የባህር ኃይል ማለት ነው። እና አካባቢውን ተቆጣጥሮ የዓለም አረብ ሀገር ትልቅ ሽንፈትና ትልቅ ውርደት የደረሰበት በዚህ በስድስቱ ቀን ጦርነት ነው። ለዛ ነው የስድስት ቀን ጦርነት ብለው አይጠሩትም፣ ሀናክሳ ብለው የሚጠሩት ማለት ነው። ለምንድን ነው በዛውን ሰዓት ብዙ ቦታዎች ደግሞ አረቦች ለቀው ማለት ነው ከእስራኤል ሀገር አካባቢ የነበሩት ለቀው ወደ ተለያዩ ወደ አረብ ሀገሮች የተባረሩበት በዚህ በስድስቱ ቀን ጦርነት ነው። በጦርነቱ ደግሞ መስዋዕት ከፍለው ማለት ነው አጥንታቸውን ከስክሰው ደማቸውን አፍሰው ሀገሪቱን ያስጠበቋት በጦርነቱ በስድስቱ ቀን ጦርነት ስንት ወታደር ሞተ ብለን ስንጠይቅ 759 ወታደሮች ናቸው ለእስራኤል የሞቱባት በዚህ ጦርነት ማለት ነው። ለአረብ ሀገሮች በጠቅላላ 22,000 ወታደሮች ነው የሞቱ ለአረብ ሀገሮች፣ ለግብፅ 15,000፣ ዮርዳኖስ 6,000፣ ለሶሪያ 1000 በአጠቃላይ 22000 ያረብ አገሮች ሙተውባታ ወታደሮች ለገና ደግሞ ወደ 6500 የሚሆኑ የግብጽ ምርኮኛ ነበሩ። በዛው ሰዓት ጃቸውን አንስተው አንዋጋም ብለው እጅ የሰጡ ማለት ነው። 6500 የሚሆኑ የምርኮኞችን ከግብጽ እስራኤል ማርካለች። በአጠቃላይ ይሄ ጦርነት እንግዲህ በእስራኤል ስናየው ብዙ ወታደርም 759 ነው እንግዲህ ሞተባት ከሶስት አገር ጋር ተዋግታ ማለት ነው። እና ነፍሳቸውን ይማርላለሁ ለሞቱት ወታደሮችን አገር ለማስከበር ብለው።
1: አዎ በጣም በጣም እንግዲህ እነሱ መረሳት የለባቸውም።
0: አዎ መረሳት የለባቸውም።
1: አዎ እንግዲህ ከዛም በኋላም ብዙዎች ተሰውተዋል ኢየሩሳሌም ለሀገሪቱ ፍቅር ሲሉ።
0: እና ይሄ 759 አልኩት በዛውም በስድስት ቀን ውስጥ የተሰው ናቸው ማለት ነው። ከዛም በኋላ ደግሞ ብዙ ይሞቷሉ እንግዲህ ለነሱም ቢሆን ለሀገር ለማስከበር ብለው ነው እና ነፍሳቸውን ማለት።
1: ሌላው ለምንድን ነው በዚህ የኢየሩሳሌም ቀን ተብሎ ካፍሄት በኢያር በየአመቱ የሚከበርበት ለየት ያለ ምክንያት አለው ወይ?
0: አዎ እንግዲህ እንደምናውቀው ኢየሩሳሌም የተቀደሰች ሀገር ናተኝ ለሶስቱ የሃይማኖት ለክርስቲያንም ሆነ ለአይሁዳውያን ለእስላሞችም ሆነ እና ልዩ ሀገር ናት እንግዲህ ከተማ ናት ኢየሩሳሌም። በዘፈንም ይዘፈንላታል እንደምታውቀው ስምሽ እንኳን ታውቆ እንደ ኢየሩሳሌም አይቆጨኝ ነበር መጥቼ በሳለም እያሉ ብዙዎች ይዘፍኑላታል። ለምን? ኢየሩሳሌም ትልቅ ስም ያላት የሃይማኖት ቦታ ስለሆነች ለአይሁዳውያን በዛው ሰዓት ዮርዳኖስ በቁጥጥር ስር አድርጋ እዛ እንደነበር እንግዲህ ይህንን ኢራቲካው የምንለው ማለት ነው የታሚዝራ ኸይር አይሰጡንም ነበር ለኮቴል ወደን ለመጸለይ። ይህ ብዙዎቻችን ወደ ኢትዮጵያም ደግሞ ኢየሩሳሌም ኢየሩሳሌም እያለን የመጣ ሁልጊዜ ስንመጣማ ስናስረው ስለዚህ ያንን ደን ለመጸለይ ስላልሰጡን መቼ ነው ይህንን ያስለቀቅ ነው ብለን ስንጠይቅ በካፍሄት በኢያር ካፍሄት በኢያር ኢየሩሳሌምን ያስለቀቅንበት ከዮርዳኖስ ነጥቀን በጦርነቱ አሸንፈን የወሰድንበት ቀን ነው ካፍሄት በኢያር። ለዛ ነው በዚህን ቀን ሽህሩር ኢየሩሳሌም ኢየሩሳሌምን ያስለቀቅንበት ቀን ስለሆነ በዚህ ቀን የደስታ ቀን ነው። ይህ ቀን በአይሁዳውያን ዘንድ በእስራኤሎች ዘንድ ትልቅ ደስታ ያለበት ስለሆነ ሄደን የምንጸልይበትና የተመደሱ የነበረ ቦታ ሄዶ ማየቱ ራሱ ይህ ትልቅ ነው በማለት ክነሴት ዘንድ በህግ ጸድቆ ማለት ነው የኢየሩሳሌም ቀን ተብሎ ኢየሩሳሌምን ያስለቀቅንበት በካፍሄት በኢያር ያው ይከበራል የኢየሩሳሌም ቀን ተብሎ እላለሁ።
1: በጣም ጥሩ። እንደው በዚህ ቀን በየጊዜው በኮቴል አማራቢ አካባቢ ኢራቲካ ውስጥ ባንዲራ ሰንደቅ ዓላማ የማውለብለብ ስነ ስርዓት አለና እንደው ምክንያት አለው ወይ ወይስ እንደው እዚህ ቀን ስለሚከበር ብቻ ነው?
0: ያው እንግዲህ ሚጻዳ ዲጋል የሚሉት አለኝ በዛውን ቀን ባንዲራ እያውለበለቡ በየውም በኢየሩሳሌም በተዋህደችበት ቀን ማለት ነው በካፍሄት በኢያር በኢየሩሳሌም በተለያዩ በሮች አሉ እንግዲህ የቀድሞ ከተማ የምንላቸው ማለት ነው ኢራቲካ የምንለው በተለያዩ በሮች እየገቡ ባንዲራ በማውለብለብ ትልቅ ሰልፍ እያደረጉ እየዘፈኑ ይህንን ቀን ይውላሉ። ለምንድን ነው ባንዲራ የሚያውለበልቡ ሲባል ባንዲራ ምንድን ነው? የአንድ ሀገር መጠሪያ ነው።
1: ምልክትም ነው።
0: ምልክት ነው። መጠሪያ ምልክት የሚያሳየ ነው። ይህ በእኛ ቁጥጥር ስር ነው፣ በእስራኤል ቁጥጥር ስር ነው ኢየሩሳሌም። ስለዚህ ባንዲራ ሀገር ነው፣ ምልክት ነው። ስለዚህ እኛ ምን እያውለበለብን ባንዲራውን እያውለበለብን በእኛ ቁጥጥር ስለሆነ በእኛ እጅ አድርገናለኝ እና ደስታችን የምንገልጽበት ቀን ነው እያሉ ያው ባንዲራውን ዞር የሚያውለበልቡት እንግዲህ የሚዘፍኑ እንደዛ የሚሉ በስነ ስርዓት ቀኑ የደስታ ቀን ስለሆነ የተዘፈነ ማለት ነው። ኢየሩሳሌም ብዙ ዘፈኖች ተዘፍኖላታል። ኢየሩሳሌም በአማርኛ ምትል በተለያየ ቋንቋ እና ኢየሩሳሌም ስል ዛሀብ እንደው በተለይ ያነ ያስጠራው ኢየሩሳሌምን በዛውን ሰዓት በወቅቱ የነበረ ዘፈን ይህ ዘፈን ነበር እና ትልቅ ቀን ስለሆነ ኢየሩሳሌምን የተዋሃደችበት ቀን ለዛ ነው ባንዲራውንም እያውለበለቡ በተለይ በአረቦች ባሉበት ሰፈሮች ማለት ነው እየገቡ ማለት ነው ለማሳየት ነው እነሱን እኛንን አናኑ ባላባየት እኛ በእኛ ቁጥጥር ስር ነው ይህ አቸንፈናል እያሉ እነሱንም ብዙን ጊዜ አረቦች ይህን ነገር ሲያዩም አይወዱም ከዛ አካባቢ ያሉት ማለት ነው። ግን የእኛን የምልክት የእስራኤል ምልክት ለማሳየት ነው እንግዲህ ባንዲራው ማለት ነው።
1: በጣም ጥሩ። ሌላው እንደው እንግዲህ ወደ ማጠቃለሉነን የኢየሩሳሌም ቀን ወይም የውህደቷ ቀን እንደው ከኢትዮጵያ ይሁዳን ጋር የተያያዘ ነገር አለው ወይ?
0: አዎ እንግዲህ ኢትዮጵያን ብዙን ጊዜ ወደዚህ ሀገር ስንመጣ ማለት ነው ይህም በሱዳን የመጣሁኝ ስመጣ ብዙዎቻችን ስንመጣ የት ልትሄዱ ነው ሲባል ኢየሩሳሌም ልንሄድ እየተባለ ነበር እና እስራኤል ሀገር ተብሎ እንዲያው መንገድ የጀመረ የለም። ወደ ኢየሩሳሌም ልንሄድ መንገዳችን የት ነው? ወደ ኢየሩሳሌም። ሀሳባችንም ህልማችንም 2500 ዓመት ስናልመው የነበረ ወደ ኢየሩሳሌም ለመጣ ነው። ኢየሩሳሌም እናስታውቀው እንግዲህ እናውቀው ቤተ መቅደሱ የነበረበት ያው የሃይማኖት ቦታም ስለሆነ አገሪቱ ይሄ ቀን ማለት ነው። በተለይ ለወደ ኢትዮጵያ የኢየሩሳሌም አንድ የሆነችበት ቀን እኛ መጥተን እንጸልይ፣ እኛንም ደግሞ አሳባችንም ህልማችንም ወደ ኢየሩሳሌም እንድንመጣ ያደረገን የሃይማኖት በተመለከተ ስለሆነ ሃይማኖታችን ጠብቀን 2500 ዓመት ጠብቀ ነው ዘመን የመጣ ስለሆነ ከኢየሩሳሌም ጋር ያለ የወደ ኢትዮጵያ በተለይ ትልቅ ትስስር ነው ያለው ሴት ጀምሮ ማለት ነው። ከእነ ንጉሰ ሰለሞን ገና እነ ማልካት ሽባ ያሉ ጀምሮ ስለ ኢየሩሳሌም እንግዲህ ትልቅ ትስስር ያለን ሀገር ነው። በሃይማኖት በኩልም ቢሆን እንዲሁም ደግሞ በእነ ንጉሰ ሰለሞን በነበረበት ወቅትም ቢሆን በአመራሩም በእውቅናውም በችሎታውም ስናየው ከይሁዳ ኢትዮጵያ ጋር ትልቅ ትስስር አለ። እንኳን አይሁዳውያን ይሁዲዎች ናቸውና የኢትዮጵያ ይሁዲ ያልሆኑት ማለት ነው ክርስቲያኖችም ቢሆን ስለ ኢየሩሳሌም ትልቅ አድናቆትና ለማየት ለመጠየቅ ጉብኝት ለማድረግ ትልቅ ጉጉት አላቸው። ስራ ለሀገር መጥቶ ኢየሩሳሌም ለማየት ማለት ነው።
1: በጣም ጥሩ። በጣም ነው የምናመሰግን። እንግዲህ ለዚሁ ቀን በሰላም አደረሰን እንላለን።
0: አሜን። እሺ፣ አንድ ደግሞ ተጨማሪ ለመግለጽ እንፈልገው ማለት ነው። በይሁደ ኢትዮጵያ አንዱ ትልቁ እንግዲህ ወደ ኢየሩሳሌም እንዳልኩት ቅድም ለማሳባችንም ህልማችንም በመንገድ ያው ሳይደርሱ የቀሩ ብዙ ዘመዶቻችን አሉ። በሱዳን ሀገር ጎንደርም ሆነ በአዲስ አበባም ሆነ በተለይ በሱዳን መንገድ ወደ 4000 የሚሆኑ ይሁደ ኢትዮጵያ በመንገድ ላይ በተለያዩ ምክንያት በራብ በችግር በውሃ ጥማት በበሽታ ለሞቱት ማለት ነው። መታሰቢያቸው መቼ ነው የሆነው? በዮም ኢየሩሳሌም፣ ኢየሩሳሌም በተዋሃደችበት ቀን። በዛን ቀን ደግሞ የነሱ ደግሞ የሙታ መታሰቢያ ደግሞ በኢየሩሳሌም በሃር ሄርሰል ይከበራል። በማም በእስራኤል ፕሬዚዳንት ጠቅላይ ሚኒስትሮች፣ ሌሎችም የካቢኔትና የሪታም ሆነ የተለያዩ መስሪያ ቤት ሰራተኞች ሁሉ በዚህ ቀን ተገናኝተው በሃር ሄርሰል ትልቁ ተራራ ላይ ማለት ነው ሐውልት ተሰርቶላቸው ለሞቱት ኢየሩሳሌም ለመምጣት ብለው ያልደረሱተኝ ወገኖቻችን የእነሱ መታሰቢያም የሆነው ያው በዚህ በኢየሩሳሌም ቀን ነው። ኢየሩሳሌም በተሃደችበት ቀን ለምን ነው ብሎ ዛሬ አንድ ጠዋት የጠየቀ ሰው ነበር። ለምንድን ነው እናንተ በኢየሩሳሌም ትሄዱ ምናምን ብሎ እኛ በመንገድ ላይ ስንመጣ ኢየሩሳሌም ብለን ነው የመጣን። ስለዚህ ኢየሩሳሌም ስላልደረሱ በዋናው እስራኤል ሀገር ኢየሩሳሌም በተዋሃደችበት ቀን አንድ በሆነችበት ቀን በሱ የእነሱንም ደግሞ የሙታ መታሰቢያ እናከብርላቸዋለን እንዳንረሳቸው መርሳት የለብንም ብዬ አስረዳሁት እላለሁ። በጣም ተገረመ እና እኛም ደግሞ መርሳት የለብንም የሞቱትን ዘመዶቻችን ያልደረሱትንም ነፍሳቸውን ይማር። በዚሁ አጋጣሚ ለሞቱት ቤተሰቦች እኛ ከዚህ ደርሰን ሀገሯን ፍሬዋንም ማሯንም ሁሉንም እንበላለን። እነሱ ግን አልደረሱም እና ነፍሳቸውን ይማር ነው ብለው
1: ነፍሳቸውን ይማር እንላለን። እኛም በጣም ነው የምናመሰግን መምህር ኤር ተካ።
0: እኔም አመሰግናለሁ እንደግናለሁ እኔም ይህን እድል ሰጥተህ እንድናገር ስለፈቀድክልኝ ማለት ነው።
1: እኛም እናመሰግናለን። ዘወትር ነው እውቀትህን ልምድህን የምታካፍለን እና በሁሉም ጉዳይ በጣም ነው የምናመሰግን። ሰላም ጊዜ።
0: እሺ፣ መልካም ጠይቃ ተዳ
1: ቻው
0: አመሰግናቸው።